የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ በአገራችን ኢትዮጵያ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል።

መልካም አዲስ አመት የኢትዮጵያ ድምጽ ሬዲዮ አሮጌውን የኢትዮጵያ ዘመን አገባዶ አዲሱን አመት ለመቀበል በዝግጅት ላይ ይገኛል። እነሆ ዛሬ የ2018 ዓመተ ምህረት የመጨረሻው የራዲዮ ፕሮግራም ነው። 2018 ዓመተ ምህረት ብዙ ነገሮች ያለፈበት አመት ነበር። በአመቱ የተለያዩ ፕሮግራሞችን እንደወትሮ ለአድማጮቻችን ለማድረስ ሞክረናል። በወቅታዊ የውይይት ፕሮግራማችን በሀገራችን ኢትዮጵያና በዚህ በሀገረ ስዊድን የተከሰቱ ዋና ዋና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን መረጃ አድርሰናል።

በጉዳዮቹ ላይ ያለንን ምልከታ አቅርበናል። የሚመሰገነውን አመስግነን፣ የሚተቸውን ተችተን፣ የሚመከረውን መክረን፣ የሚገሰጸውን ገስጸን ለሀገራችንና ማህበረሰባችን ይበጃል ያልነውን አቅጣጫ አስቀምጠናል። በእንግዳ ፕሮግራማችን በሀገራችን ወቅታዊ የፖለቲካና ኢኮኖሚያዊ ጉዳዮች ላይ ያተኮሩ እንግዶችን አቅርበንላቸዋል። እንግዶቹ በየዘርፉ የተዋጣላቸው ምሁራን፣ ፖለቲከኞች፣ የማህበረሰብ አንቂዎች፣ መምህራንና የሕክምና ባለሙያዎች፣ የድርጅት አመራሮች ወዘተ ነበሩ። ሁሉም ለማለት ይቻላል ስለ ሀገራቸው አብዝተው የሚገዳቸው፣ በሀገራችን ከገባችበት መከራ ሊያወጣት የሚችልን መፍትሄ የሚያፈላልጉ ነበሩ። እንዲሁም በዚህ በስዊድን የሚገኙ የተለያዩ የማህበረሰባችን ክፍሎች አባላትን አቅርበናል። ለማህበረሰባችን ይበጃል ያልናቸውን ሀሳቦችንም አካፍለውናል። በተጨማሪም የስዊድን ትላልቅ ባለሥልጣናትንና የምክር ቤት አባላትን በራዲዮ መስመራችን ጋብዘን ስለ ኢትዮጵያ ማህበረሰብና ስለ አጠቃላዩ የስዊድን ፖለቲካ ለማህበረሰባችን ይበጃል ያሉትን ምክር እንዲለግሱ አድርገናል። ለሀገራችንም የተሻለ ያሉትን ሀሳብ አቅርበዋል። የኢትዮጵያ ድምፅ ሬዲዮ በዚህ 2018 ዓ ም በስዊድን ስቶክሆልም የተደረጉ ሰላማዊ ሰልፎችን፣ ስብሰባዎችን፣ ህዝባዊ በዓላትን፣ ዓመታዊ ክብረ በዓላትን፣ የሃይማኖታዊ በዓላትን፣ የወጣቶች ምርቃትን ሲከበሩ ሽፋን በመስጠት አዘጋጆቹን በመጋበዝ ማስታወቂያ ያለምንም ክፍያ በማስነገር ዝግጅቱ ምን እንደሚመስል ለአድማጮቻችን አቅርበናል። በዚህ ዓመት ራዲዮናችን ከሠራቸው ሥራዎች በዋናነት የሚጠቀሰው ለኢትዮጵያ ስደተኞች የተሰጠው ትኩረት ነው። ራዲዮናችን በራሱ ተነሳሽነትን በመውሰድ ለኢትዮጵያውያን ስደተኞች ትልቅ ትኩረትን ሰጥቷል። እንደሚታወቀው ዘመኑ ለስደተኞች እጅግ አስቸጋሪ የሚባል ነው። ይህም በመላው የምዕራቡ ዓለም ጎልቶ የሚታይ ክስተት ነው። ዓለም አዲስ ስደተኛ ጠል በሆኑ አካላት እየታመሰች ትገኛለች። በዚህ በስዊድን አገርም ስደተኛው ጥሩ የሆነ ነገር እየገጠመው አይደለም። ይህን የተገነዘበው የኢትዮጵያ ድምፅ ሬዲዮ የቅርቡን ችግር ለኢትዮጵያ ስደተኞች መፍትሄ እንዲያፈላልጉ እና ያለውን ሁኔታ እንዲያስረዱ የስዊድን ባለሥልጣናትና የፓርላማ አባላትን በማነጋገር እንዲሁም ራዲዮኑ በራሱ ወጪ አዳራሽ በመከራየት የኢትዮጵያ ስደተኞች ያለባቸውን ችግር እንዲገልጹና ባለሥልጣናቱም መፍትሄ ያሉትን እንዲያቀርቡ መንገድ አመቻችቷል። ራዲዮናችን ይህን ተግባር የሚያከናውነው የቅርቡን ችላ ብሎ ስለ ሩቁ በማውራት የዘውትር አገር ቤት ስላለው ወገን ብቻ መናገር ሳይሆን እዚህ ያሉ ወገኖቻችንም ሲቸገሩ ከጎናቸው መሆናችንን ለማሳየት ነው። በዚህም ራዲዮኑ የሁሉም እንደሆነ ለማሳየት የበኩሉን ጥሯል። እነዚህ የራዲዮናችን በተገባደደ 2018 ካከናወናቸው አበይት ተግባራት ከብዙ በጥቂቱ ማሳያ ናቸው። ራዲዮናችን ከምስረታው ጀምሮ ሲያደርግ እንደነበረው ለማህበረሰባችንና ለሀገራችን እንደ አቅሙ የሚያስፈልገውን አድርጓል፣ ለወደፊቱም ያደርጋል። እንግዲህ ራዲዮናችን የ2018 ዓመትን አገባዶ አዲሱን 2019 የኢትዮጵያ አዲስ ዘመን ለመቀበል እንደ ሁልጊዜው በሰፊው ተዘጋጅቷል። አዲስ ዓመት በስደት ለሚገኘው ማህበረሰብ ሀሳቡን ለማጠብ፣ ለማደስ፣ በትዝታ ለመመለስ ከሀገራችን ጋር ያለንን ቁርኝነት የምናጠብቅበት መተሳሰሪያችንና ትዝታችን ነው። ለልጆቻችን ማንነታቸውን የምንገልጽበት የመንፈስ ማደሻ ፕሮግራም ነው። በጋራ ሰብሰብ ብለን አምረን ደምቀን የምንታይበት መታያችን ነው። የልጆቻችንም ትዝታ ነው። ተስፋችንን የምናስተሳስርበትና የምንገናኝበት መገናኛችን ነውና በጋራ እናከብረዋለን። በዚህ በስቶክሆልም የኢትዮጵያ ድምፅ ሬዲዮ በየዓመቱ እንደሚያደርገው የዘንድሮውም አዲስ ዓመት በዓል በድምቀት ለማክበር ዝግጅታችን ጨርሰናል። ቀጣዩን ዓመት በተስፋ የምንጠብቅበት መልካሙን ያሰማን ብለን የምንመኝበት ነው።

ስደት የሚያስከትለውን ከሀገር መነጠልና መነጠልን ረስተን በጋራ የምንሰባሰብበት በዓል ነው። ያመጣል መንገድ ይወስዳል መንገድ አንድሚጠላ አንድሚወደድ እንደሚባለው በአመቱ ያጋጠመንን መልካምና ክፉን የምናወጋበት ዕለትም ነው። ከጊዜና ከዘመናዊነት ጋር سنራመድ ራሳችንን እንዳንረሳ የልጆቻችንን ነገ በራሳችን ማህተብ ለማተም ትዝታን ለመፍጠር የምንጥርበት ዕለት ነው። በዓሉ ቤተሰብ ዘመድ ጓደኞች መገናኛ ነው። መዝናኛችን መገናኛችን ከሀገራችን መተሳሰራችን ነው። የሰው ያለህ በመንባባልበት በዚህ ጊዜ ወገን ከወገኑ ተፈላልጎ የሚገናኝበት ደማቅ ዕለት ነው። የኢትዮጵያና አዲስ አመት የኢትዮጵያ ድምጽ ራዲዮ ያክብረው እንጂ የሁላችንም በዓል ነው። ማህበረሰባችን ከሀገሩ ቢነጠልም አገሩ ሁልጊዜም ልቡ ላይ አለች። በደረሰበት ሰርቶ ይለወጣል። ብርቱ ነው። በሄደበት ግን ማንነቱን አይተውም። አገሩ ላይ ያለውን ተስፋም አይለውጥም። ማህበረሰባችን ስለ ሀገሩ ይገደዋል። በሚኖርበት አካባቢ የተፈጠረለትን እድል ተጠቅሞ ሀገሩን ላለመርሳት በሁሉም መንገድ ይጥራል። ይህ በዓል በአመት አንዴ ኢትዮጵያዊ ከሀገሩ ጋር የሚተሳሰርበት ነው። ከሀገሩና ከወገኑ መወዳጃው ነው። እናም ዘንድሮም እንደ ከዚህ ቀደሙ ሰብሰብ ብለን በዓሉን ለማክበር በሴፕቴምበር 12 2026 ዓ.ም ወይም መስከረም 2 2019 መገናኛችን በዓል ቢሰብ ኢትዮጵያ አዳራሽ ይሁን እያለን ኮዲው ለመላው አድማጮቻችን እንኳን አደረሳችሁ ዘመኑ የበረከት የጸጋ ይሁንላችሁ እንላለን። ሀገራችንን ሰላም ያድርግልን ክፉ ወሬን ያርቅልን በመከባበር በህብረት የምንኖርበት ሰርተን የምንገኝበት ሀገራችን በመላው መልካም የሚሆንበት አመት ይሁንልን እያለን መልካም አዲስ አመት እንላለን ኮዲው።

ሰላም ጤና ይስጥልን ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ የ2018 ዓመተ ምህረትን እንደ ኢትዮጵያን ሰዓት አቆጣጠር የመጨረሻውን ፕሮግራም በማስተላለፍ ላይ ይገኛል። እንግዲህ መልካም አዲስ ዓመት መግቢያው ላይ ቢኒያም ተመኝቶላችኋል። እኛም ሁላችንም ሬዲዮን እስቲ ያለነው መልካም አዲስ ዓመት እንላችኋለን። እንግዲህ ተስፋ ምናረጋው በሰላም በጤና ሁላችንም በ ሴፕቴምበር 12 በአልቢ በሚደረገው ኢትዮጵያ ድምጽ ሬዲዮ 33ኛ ዓመትና ኢትዮጵያ አዲስ ዓመት ዝግጅት ላይ እንገናኛለን ብለን ተስፋ እናደርጋለን። በዛሬው ፕሮግራማችን የተለያዩ እንግዶችን እንጋብዝላችኋለን። በብዛት እንግዶች ላይ ነው የምናተኩረው። አዲስ ዓመትን እንዴት እንዳሳለፉ እንጠይቃችኋለን። ያሁኑንም እንዴት እንደሚያሳልፉት እንጠይቃችኋለን። በዚህም መሰረት በቅድሚያ የአዲስ ዓመቱን ምግብ የምታዘጋጅን እህት ውድ እህታችንን ሜሪ መስከረምን ወደ 15 ሰዓት ከሩብ ገደማ እናቀርብላችኋለን። አንደርስ ኦስተርበሪ የስቶኮልሙ ምክትል ከንቲባ ለአጭር ጊዜ ለመግባት ስለፈለጉ በሬዲዮኑ ላይ ኢትዮጵያኖችን ለማነጋገር ወይም ደግሞ መልእክታቸውን ለማስተላለፍ ስለፈለጉ ቀደም ብለን እሳቸውን ከጥቂት ደቂቃዎች በኋላ ለአጭር የሚሉትን እንሰማለን። በመቀጠልም ደግሞ እዚህ ሀገር በስማቸው ምንድን ነው ትዝታ ባንድ ነው የሚባለው፣ ትዝታ ባንድ ኢትዮጵያ ድምጽ ሬዲዮ ላይ ይጫወታሉ። እንግዲህ ስምነታችን ይሄ ነው። እሱን በተመለከተ የትዝታ ባንድ አባል የሆነችውን ማህሌትን እናቀርብላችኋለን። ከማህሌት ጋር ስለ ዝግጅቱ ምን እንደመስል ያለውን ሁኔታ እናወራና መጨረሻ ላይ ከዚህ በፊት ብዙ ጊዜ አውርቼዋለሁ፣ እስቲ የኔንም የግሌንም እስቲ ምን እንደሚመስል አድማጮች ኢንተረስት ሊያረጋቸው ስለሚችል የልጅነት ጓደኛ የልጅነት እንኳን ከሰባተኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ድረስ አብረን የተማርን ጓደኛዬ በተለያየ መንገድ አግኝቶኝ በዚህ በሶሻል ሚዲያ በሱ ዛሬ ይደውልና ትምህርት ቤት ውስጥ የነበረንን የልጅነት ታሪክ አነሳለሁ ብሏል። በዛውም አዲስ ዓመት እንዴት እንደሆነ እንዴት እንደሚያከብር እሱንም ያዋየናል። ምናልባት እንግዲህ የኔንም አሳፋሪ ጉድ ሊያወጣው ይችላል፣ አላቅም። እኔ ግን ምንም ስሜት አስተኝ ምን የሚያሳፍር ነገር የለም በልጅነት የምትሰራው ነገር በሙሉ እና እነዚህን ይመስላሉ። መልካም አዲስ ዓመት ከወዲሁ እያልን የአዲስ ዓመትን በተመለከተ ደግሞ ምንድን ነው አዲስ ዓመት ኢትዮጵያ ውስጥ ለምንድን ነው በዚህ ወር የሚከበረው? ምን ማለት ነው አዲስ ዓመት በኢትዮጵያ? አጠር ያለ እንደ ማብራሪያ ነገር እናሰማችኋለን፣ እናቀርብላችኋለን። መልካም ቆይታ። ከዚህ ዘፈን በኋላ ተመልሰን እንመጣለን።

0: እንግዲህ እንደሰማችሁት አድማጮቻችን ምርጫው በሚቀጥለው እሁድ ከኢትዮጵያ አዲስ አመት አከባበር በኋላ የሚሆን ነው። በዚህ ምርጫ ላይ ሁላችንም ብንሳተፍ ጥሩ ነው። ለነገሩ ምርጫው ከተጀመረ ቆይቷል። የፖስታ ድምጽ መስጠትም ቆይቷል። ሳምንት ምናምን ሆነው መሰለኝ። ሰውም በየቦታው ሄዶ አሁን መምረጥ ይችላል። እንግዲህ ምርጫችሁ የሚቀጥለውን አራት አመት ስዊድን ምን እንደምትመስል ማን ምን ማድረግ እንዳለበት ማለትም መንግስት ስልጣን ላይ ማን ነው መውጣት የሚገባው በተለይ ለእንደኛ አይነቱ ምንድነው የሚጠቅመን የሚለውን አስቡበት። እስከዛሬ ያሉትን አመታት አይተናል። በተለይ ባለፉት አራት አመታት በሚያሳዝን ሁኔታ የውጭ ሀገር ዜጋው በጣም እንትን ተብሏል፣ ተገፍቷል። አሁን ይሄ ከቀጠለ የባሰ ነው የሚሆነው። ስትመርጡ ሶስት አይነት ምርጫ አለ። አንደኛው የስዊድን ዜግነት ያላችሁ ሶስቱን መምረጥ ትችላላችሁ። የፓርላማ ምርጫ፣ ፓርላማውን በብዛት ያሸነፈ የፓርላማውን ከፍተኛው ምርጫ የያዘ መንግስቱን ይረከባል። መንግስቱን ጠቅላይ ሚኒስትሩና ሚኒስትሮቹን መምረጥ ይችላል። ሁለተኛው ደግሞ ሬጊዮናል የሚሉት ነው። ሬጊዮን የሚሉት ነው ያ ሹክቮድና ትራንስፖርት ምናምን የሚመለከት ነው። እሱን ደግሞ የዚህ ሀገር የመኖሪያ ፈቃድ ያላቸው መምረጥ ይችላሉ። ኮሚናል ቫል አለ። ኮሚናል ቫል ደግሞ እኔ ሁልጊዜ ለኢትዮጵያኖች መንገድ የምፈልገው ቀረጥ፣ ስካት። ስካት የሚወሰነው በራስህ ኮሚን፣ በምትኖርበት ኮሚን ነው የሚወሰነው። እና አንዳንድ ኮሚኖች ባለፈው ማን ወዳጃችን ደውሎ ቡትሽርካ 33 ነው ያለው 34 ነው ያለው ብሏል። ውድ ነው። ምን ማለት ነው 34 ማለት? ከመቶ ከምታገኘው 100 ብር ውስጥ 34ቱን ኮሚኑ ይወስደዋል። ያ ማለት ምንድነው? ያንን ወስዶ ኮሚኑ ውስጥ ያለውን ችግር ይፈታበታል። ስራ ፈት ብዙ ካለ ለነሱ የሶሻል ቢድራግ ይሰጣል። መንገድ ማአት ነገር ይሰራበታል። ሀብታም ኮሚን ከሆነ ማለትም ብዙ ሰዎች የሚሰሩ ከሆኑ በዛ ኮሚን ውስጥ የሚኖሩ ለምሳሌ ዲዲንጌ ብትሄድ የሀብታም ኮሚን ነው። ስቶክሆልምም ደህና ነው፣ 30 ገደማ ነው መሰለኝ። እና እዛ ደግሞ ብዙ የሚሰሩ ስላሉ ብዙ ቀረጥ ብዙ ሰዎች ማግኘት ትችላለህ። ስለዚህ የዛ ቀበሌ ወይም ኮሚን ለሶሻል ቢድራግ ለምናምን ለእርዳታ ለምን ለምን የሚለው የሚዋውጣው ገንዘብ ይቀንስለታል። ያንን የሚወስነው ደግሞ እዛ ያንን ኮሚዩን የሚያስተዳድረው ፓርቲ ነው። ይህንንም እንድታውቁ። ስለዚህ የቀበሌ የሬጂዮን እና የፓርላማ ምርጫ የተለያየ ነው። ይህንን እንድታውቁ። የተለያዩ ፓርቲዎች አሉ። በቀኙ በኩል አሁን ስልጣን ላይ ያሉት ለምሳሌ ሞደራት፣ ስማሬ ዴሞክራት ምንም እንኳን የሚኒስቴር ቦታ ባይኖራቸውም በየሚኒስቴሩ ገብተው ወይም ተሰግስገው ማለት ይቻላል በሚያስከፋ ቃል ተሰግስገው የውጭ ሀገሩ ዜጋ እንዲወጣ የሚያደርገውን ህግ የሚያወጡት በብዛት እነሱ ናቸው። ምክንያቱም ሞደራቶቹ ኃይል ስለሌላቸው እነዛኞቹ ብዙ የፓርላማ አባል ስላላቸው እነሱ የሚሉትን ሞደራቶቹ ይቀበላሉ። በሞደራቶቹ በኩል እንግዲህ ስፓሬ ዴሞክራት አለ፣ ኮዴ አለ፣ ክርስት ዴሞክራትና አሉ። ከዚያ ደግሞ ሴንትራል ሊበራል የሚባሉት ማነች ሙሃምሶን የምትመራው። ስለ ሙሃምሶን አንድ ኢንተረስቲንግ ነገር ልንገራችሁ። ሙሃምሶን ስሟ በመጀመሪያ ደረጃ እናትና አባቷ ፍልስጤማዊና ጆርዳናውያን ናቸው። ስዊድናዊ አይደለችም። የተወለደችውም ጀርመን ሀገር ነው። ግን ምን አደረገች? ሙሐመድ ነው ስሟ። ሙሐመድን ስዊድናዊ ለመሆን ሙሃምሶን ብላ ጻፈችው። ስሟን ሙሃምሶን አለችው ስዊድናዊ ለመሆን። አሁን እሷ የዚህ የሊበራሏ መሪ የውጭ ሀገር ዜጎችን እንትን ከሚሉት ዋናው አንዷ እሷ ነች። ለምን እንደሆነ አላውቅም። ይሄ ያለ አይደለም፣ ይቅርታ አነጋገሬ ከበድ ሊል ይችላል። አንዳንድ ጊዜ አለቃህን ለማስደሰት የምታደርገው ነገር አለ አይደል? ማሽቃበጥ ምናምን እንደሱ ይመስላል፣ ግን አላውቅም። ኤኒዌይ ለምሳሌ እሷ የምታነሳው ጊዜ የሙስሊም ሴቶች ምንድነው የሚባል ይሄ ሂጃብ ማድረግ የለባቸውም፣ የውጭ ሀገር ዜጎች እንዲህ መሆን አለባቸው። ራሷ እኮ ፍልስጤም፣ ያውም ሀገር የሌለው የፍልስጤምና የጆርዳን ልጅ ሆና እንደዚህ የምትለው እሷ ነች። ግን ምንድን ነው እዚህ ሀገር ፓርላማ ለመግባት 4% ማግኘት አለብ ድምፅ። እሷ ባለፉት 3-4 ሳምንታት በፊት 1.9 ነበር፣ የመጨረሻውን ነበር ያገኘችው ፓርላማ ተገባ መስዋ ፓርቲ አሁን ለምናም ተጫዋጩሃም በዚህም ብላ ድርጅቶቹን ሁሉ ከቀኝ በኩል አሉት ለምና እርዱኝ ይያለች እዚህ ሀገር ስማርቶች ናቸው ይረዳዳሉ ታውቁ እንደሆነ አንድ ፓርቲ ሊወድቅባቸው ሲል ለማገዝ ድምጽ አባሎቻቸው ለሱ ድምጻቸውን ስጡ ይላሉ እና ድምጽ እንደምንም ሰጥቷት አሁን 2.9 ነው ምናምን ደርሳለች ግን ክፋቱ ደግሞ ምንድነው የቀኙ ዋን ነው ስዋሬ ዴሞክራቱ ምን አለ በአስር ቀን ሲቀረው ምርጫው 10 ቀን ሲቀረው 3.5 ካል ደረሰች ለማንንም ድምጽ ለሷ ድምጽ እንዳትሰጡ ለሷ ፓርቲ ምክንያቱም ተበላሸ ማለት ነው አራት ካል ሞላ ተበላሸች ቀለጥን ማለት
1: 3.5ቱን ያው ይዛው ገደል ተገባለች
0: አዎ 3.5ቱን ይዛ ስለምትገባ ገደል ለሷ እንዳትሰጡ ብሏልና በጣም ትልቅ ችግር ነው ግን አሁን ወደ 2.9 ደርሳለች መሰለኝ ባልሳሳት እሷ ካል ገባች የነሱ ኃይል በጣም ይቀንሳል እና ይሄው ነው ያለው ግን ዋናው ቁም ነገር የሚስማማችሁን ፓርቲ ምረጡ ኢትዮጵያ ድምጽ ሬዲዮ እንትራን ምረጡ አይደለም ኦፍ ኮርስ አንደሽ ያው የፓርቲ እንትን ስለሆነ የራሱን ፓርቲ ላልኛ የፓርቲ አፊሊየሽን ቢኖረንም እንዲህ አርጓንልም ኢትዮጵያዊ ራሱ ያውቃል የሚመርጥ መምረጥ የሚገባው ለራሱ ሲል ጨው ለራስ ስትል ምንድነው ጣፍጥ ነው አይደለም ይሄው ነው እንግዲህ አድማጮቻችን
1: ቀደም አንደሽ የተነገረው ብንተረጉምላችሁ ጥሩ ነው መጨረሻ ላይ በተለይ ያለው ፕሊክት ነው ብሏል
0: ግዴታ ነው
1: ይሄ ተሳው የው ግዴታ አትበለው
0: አዎ የውዴታ ግዴታ ነው ለመኖር የምታረገው ነው የነዚህ የውጭ ሀገር ዜጎች ኢትዮጵያውያን ምሳሌ እኮ ተቀሰ ቤተክርስቲያኑን እየታገለ ነው እሱ ትልቁን አንዱን ርጃ ሄዷል አሸንፏል እዚህም መጥቶ አስረድቷል በ28 በ12 በሚደረገው እንት ላይ መጥቼ ደግሞ ከሌሎቹ ጋር መተን እናስረዳለን አብረንና ከብራለን ለናከብር ተስማምተን ነበር ግን ታመመ ቀረ ለዚህ እዛው ዝግጅቱ ላይ መተን የቤተክርስቲያኑን እንትን አንዱን ርምጃ ያለፈንበት እናከብራለን ብሏል እሱ የሚለው ምንድነው ምርጫ መሳተፍ የውዴታ ግዴታ ነው ለራሳችሁ ስትሉ ነው ብሏልና ምርጫውን እንዳትረሱ
1: አዎ እድላችሁን ተጠቀሙበት እንግዲህ አገራችን መምረጥ አንችልም
0: እዚህ ያለውን ተጠቀሙበት
1: ምርጫ ይፈቀድልንም ይያለን ማለቀስ ብቻ ሳይሆን እዚህ በተሰጠን እድል
2: ዲሞክራሲያዊ ሀገር ላይ የኖርክ እድልን አለመጠቀም በጣም ነው የሚያሳዝነው ሁሉንም መብት ይያለ እየቻልክ በራስህ ላይ አትሊስት ትንሽም ተጠር ብትሆን አስተዋጽኦ ማበርከቱ መልካም ነው ለሚመጣው ነገር ሁሉ እንደ ማህበረሰብ አንድ ላይ ነው ችግርም ሲመጣ ለእንትን ለማለት ሚበጅነን መምረጥ መልካም ነው እንላለን
0: አንድ ነገር ልናገር በጣም ቅር ከመለኝ አንዱ በኢትዮጵያዊነቴ ሪሊ ቅር ከመለኝ አንዱ ምንድነው ለምን እንደሆነ አላውቅም በህብረት ችግራችንን ለመፍታት አንፈልግም ለየብቻን በታተንና ችግሩ ሲመጣ ሁሉም ይማልቀስ ይጀምራል እኔ አሁን ሲደውሉልኝ ጭንቅላቴ ነው የሚያዞሩት ሆነስትሊ ያሳዝነኛል ግን ያናደኛል ሌላ ጊዜ ለምን አንድ ላይ ሆነን አንድ ላይ አንጮም እኔም ጉልበት አገኛለሁ ምክንያቱም ሲዱኖቹ የሚያውት ከጀርባዬ ያለውን ኃይል ነው የሚያውት እኔን አይደለም የሚያውት እኔ አፈቀላጤ በለኝ እንደፈለክ በለው እነሱ የሚያውት አህመድ ከጀርባው ምን አለ ነው የሚሉት እነሱ ሲመጡ ተሰብስበው ሲያዩ ኦሆ እነዚህን ሰዎች መያዝ አለብን እከክልል እከክልል ነው ፖለቲካ ስክራች ማይ ባክ አውል ስክራች ይላል ፈረኝ እንዴት ይህን ጭራሽ አብረን እንዳንሰራ አብረን ቆመን ለጋራ ችግራችን እንዳንታገል መተማማትን ይመርታል ዳር የሆነ ባክሱ እንደዚህ ሊያረግ ነው ይልሃል እሱ እንዲህ ሊያረግ ነው ይልሃል ችግሩ ሲመጣ ደግሞ እያለቀሰ ይመጣል ይደውላል እንዲሆንኩኮ እንዲልሆን ነው እንዲልሆን ነው ምን ላርገው
1: አሁንና ምርጫ ከባድ አይደለም
0: ምንም
1: ለምሳሌ የተመራጮች ስም ዝርዝር አለ
0: ተከከል
1: እና እዛ ስም ዝርዝር ላይ መምረጥ የሚያቀታችሁ ከሆነ የመጀመሪያውን ሰው ብዙ ጊዜ አብዛኛዎቹ ሰዎች የመጀመሪያውን ሰው ይመርጣሉ አለቀ
0: በፓርቲ ደረጃ ከሄዱ ማለት ነው
1: በፓርቲ ደረጃ
0: ለምሳሌ ሶሻል ዴሞክራትን የምትፈልጉት ሰው ካለ የምታውቁት ሰው አንደሽን አትቁሩ ሌላውስ መናገር የረሳሁት ሌላው መናገር የረሳሁት ነጭ ወረቀት አለ ነጭ ወረቀቱ ላይ የምትፈልጉትን ሰው ጻፉ ለምሳሌ አንደርሽን ታውቁታላችሁ አንደርሽ አስተርበሪ ሶሻል ዴሞክራት ብላችሁ ያችን ነጭ ወረቀት አስገቡ ያ ይቆጠራል እንደዚህ ያደረጉ በብዛት አንድ ሰው ስሙ ክሪስ ከተደረገ ያ ሰው ያልፋል
1: አዎ
0: ታች እንኳን ቢሆን በሊስቱ ላይ ታች እንኳን ቢሆን ብዙ ሰው እሱን ከመረጠው ወደ ላይ ይሄዳል እና ተጠቀሙበት ድምጻችሁ
1: ምርጫው ከባድ አይደለም ሰው ከመምረጥ ማንን ለምረጥ ብሎ ከመታገል ይልቅ የመጀመሪያውን ብዙ ጊዜ ሰው ሲመርጥ መጀመሪያው ላይ ያለውን አብዛኛው ያንን ነው የሚመርጠው
0: ምን ማለት ነው ሶሻል የመጀመሪያውን ሲላችሁ ማትፈልጉት ፓርቲ ከሆነ ተው ለምሳሌ ሶሻል ዴሞክራትን ከፈለጋችሁ የሶሻል ዴሞክራቲን ሊስት አይታችሁ ስሙና እንትነ ዝም ብላችሁ እንዳላስ ገቡት የእንዳለም ቢያስገቡት የፓርቲው ነው የሚያሸንፈው
1: አንድ ባዶም ከገባ
0: ባዶ ካገኛችሁ ደግሞ የመጀመሪያውን ሰውዬ ወይንም ደግሞ የመሪውን መሪዋ የሶሻል ዴሞክራቶች ማን ነው ስሟ ማግዳሌና አንደርሰን አንደርሸስተር በሪ ሁላችሁም እናቀት ሁለተኛ ደግሞ ለኢትዮጵያኖች ሽንጧን ገትራ ተዋጋችሁ እሷ እንኳን በከፍተኛ ደረጃ ላይ ነው ያለችው አሌክሳንድራ ቮልከር አራተኛ ደረጃ ላይ ነው ያለችው ከጠቅላይ ሚኒስቴሯ ቀጥላ አራተኛው ቦታ ላይ ነው ያለችው
1: ማምረጥ የሚቻለው ግን አንድ ብቻ
0: አንድ ነው ይሄን እንዳትረሱ
1: ሁለት ከመረጣችሁ ወርቀ
0: ይሰረዛል
1: ተቀመ የለውም
0: አዎ ይሄንን አስቡበት እንግዲህ እድላችሁን ተጠቀሙበት ይሄን መብት ተጠቀሙ በፈጣሪ ተጠቀሙበት ይሄው ነው የምንለው ፕሮግራማችን ይከተላል

0: አድማጮቻችን እንግዲህ ፕሮግራማችን እንደከተለ ይገኛል። እንግዲህ አዲስ አመት እየተቃረበ ነው። ይሄን በማስመልከት በዛሬው ለት ያዘጋጀንላችሁ አንድ አጭር ጽሑፍ አለ። ጽሑፉ እንግዲህ የሚያጠነጥነው የኢትዮጵያ ካላንደርና የኢትዮጵያ አዲስ አመት ምን ይመስላል፣ እንዴት ነው ለማክበርና ካላንደሩ ከምን ጋር ይያያዛል የሚለውን አጠር ያለ መልእክት ያስተላልፈልናል ጽሑፉ ነው። እንግዲህ ወደ ጽሑፉ እንሂድ።
1: ኢትዮጵያ የራሷ የቀን አቆጣጠር ስርዓት አላት። ከግሪጎሪያን ወይም ከዓለም አቀፉ ካላንደር በእጅጉ የተለየ ነው። ይህ አቆጣጠር ከግሪጎሪያኑ በሰባት እስከ ስምንት ዓመታት ያህል ወደ ኋላ ይቆጠራል። ልዩነቱ በዓመቱ ወቅት ይለያያል። ለምሳሌ እኛ አሁን በግሪጎሪያኑ አቆጣጠር በ2026 ስንሆን በኢትዮጵያ አቆጣጠር ግን በ2018 ዓመተ ምህረት ውስጥ እንገኛለን። የኢትዮጵያ አዲስ ዓመት እንቁጣጣሽ ተብሎ የሚጠራው በመስከረም ወር መጀመሪያ ቀን ይከበራል። ይህም በግሪጎሪያኑ አቆጣጠር በመስከረም 11 አንዳንዴም 12 ላይ ይውላል። የኢትዮጵያ ዓመት 13 ወራት አሉት። 12ቱ ወራት እያንዳንዳቸው 30 ቀናት ሲኖራቸው 13ኛው ወር ግን ጳጉሜ ተብሎ ይጠራል። ይህም 5 ቀናት ብቻ ያለው ሲሆን በዘመነ ዮሐንስ ደግሞ 6 ቀናት ይኖሩታል። የወራቶች ስሞች መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴና ጳጉሜ ናቸው። ይህ ልዩነት የተፈጠረው ኢትዮጵያ ክርስቶስ የተወለደበትን ዓመት ከግሪጎሪያኑ ካላንደር በተለየ ስሌት ስለምታሰላ ነው። ይህ ስሌት የተደረገው በ525 ዓመተ ምህረት አካባቢ ነው። እንዲሁም ካላንደሩ በአራት ዓመት ዑደት ውስጥ ይሽከረከራል። እያንዳንዱ ዓመት ለአራቱ ወንጌላውያን ስም ተሰጥቶታል። ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስና ዘመነ ዮሐንስ። ዘመነ ዮሐንስ ደግሞ ጳጉሜ 6 ቀናት የሚኖረው ዓመት ነው። ኢትዮጵያውያን ለቀን ብቻ ሳይሆን ለሰዓትም የራሳቸው ባህላዊ አቆጣጠር አላቸው። ቀን የሚጀምረው ፀሐይ ስትወጣ ነው። ይህም በዓለም አቀፉ አቆጣጠር ከጧቱ 6 ሰዓት አካባቢ ነው። ስለዚህ የኢትዮጵያ 2 ሰዓት ማለት የዓለም አቀፉ 8 ሰዓት ማለት ነው። እንግዲህ ይሄን ካልናችሁ ይችን ሙዚቃ እንስማና ተመልሰን መጣለን።

ለአድማጮቻችን ግልጽ እንዲሆን የቅርብ ጊዜ የኢትዮጵያ መታት ከግሪጎሪያኑ ጋር እንዴት እንደሚመሳሰሉ እንመልከት። የኢትዮጵያ 2016 ዓመተ ምህረት በግሪጎሪያኑ መስከረም 2023 ተጀምሮ እስከ መስከረም 2024 ዘልቋል። 2017 ዓመተ ምህረት ደግሞ ከመስከረም 2024 እስከ መስከረም 2025 ነበር። አሁን ያለንበት 2018 ዓመተ ምህረት ከመስከረም 2025 እስከ መስከረም 2026 ይዘልቃል። እንግዲህ ሌሎች መጻፎች ተጻፈዋል በሰፊው። ስለዚህ የተለያዩ መጻፎች ተጽፈዋል። እነዚህን መጻፎች እየፈለጋችሁ ማንበብ ትችላላችሁ። ለእንደው አንዳንዶቹ ለመጥቀስ ያህል ኦቶ ኑጌባውር የተባለ ምሁር በ1979 ዓመተ ምህረት የጻፈው ኢትዮጵክ አስትሮኖሚ ኤንድ ኮምፒውተርስ የተባለ መጽሐፍ ነው። ይህ የኢትዮጵያ ካሌንደር የከዋክብት ጥናት መሰረት የሚያብራራ ዋነኛ የእንግሊዝኛ ቋንቋ ምሁራዊ ጥናት ነው። ሁለተኛው በ13ኛው ክፍለ ዘመን ባንድ ኮፕት ዲያቆን የተጻፈው የአቡ ሻከር መጽሐፍ ነው። በኢትዮጵያ ባህረ ሐሳብ ወይም ሲሌት ባህር ተብሎ ይታወቃል። ሶስተኛው በአዲስ አበባ ዩኒቨርሲቲ በዮሐንስ ወርቁ የተጠናቀረ የመመረቂያ ጽሑፍ ሲሆን የኢትዮጵያ ካለንደር ከኮፕቲክ ካለንደር የተለየ አመጣጥ እንዳለው ያሳያል። እነዚህ ምንጮች ለሚፈልጉ አድማጮቻችን በተለያዩ ቤተ መጻሕፍት ወይም በምርምር ማዕከላት ሊያገኙአቸው ይችላሉ።

0: እንኳን ደህና መጣሽ። ኑ አዲስ አመት 2019ን በስዊድን ስቶክሆልም በጋራ እናክብር። ቀን
1: በሴፕቴምበር 12 2026 ዓ.ም ሰዓት ከ13 ሰዓት ጀምሮ ቦታ ሮትማን ቬጋን 10 ሰብቶፒያ አልቪ። የምግብ ዋጋ ባህላዊ ምግብና መጠጥን ጨምሮ 350 ክሮነር ብቻ። ለታዳጊዎች 150 ክሮነር።
0: ከተዝታ ባንድ ማህሌትና ፍቅር በጣም ዜማቸው አዲስ አመትን አዲስ ያደርጉታል። የልጆች የባህል ትርኢትም ይኖረናል። እንዲሁም
1: የስዊድን ከፍተኛ ባለስልጣናት የክብር እንግዶቻችን ሆነው ይገኛሉ። ይምጡና የሁላችንም የሆነውን አዲስ አመት ሰብሰብ ብለን በጋራ ደምቀን እናክብረው።
0: በአዲሱ አመት ሰላም ፍቅር ይሆነልን። መልካም አዲስ አመት። የኢትዮጵያ ድምጽ ራዲዮ በስዊድን።

0: ይሰማል።
1: አድማጮቻችን አሁን ደግሞ በመስመራችን ላይ የትዝታ ባንድ አባል የሆነችው ማህሌት ልክነኝ? ማህሌት ደመረ ወይም ደግሞ ማን ነው ልጅ ሌላ ማህሊ ነው ማ ምንድን ነው
0: ማሂ
1: ሾርት ፎርም
0: ድምጻዊ ማህሌት ደመረ።
1: በጣም ጥሩ። ድምጻዊ ማህሌት ደመረ ከኛ ጋር ትገኛለች። ማህሌት እንኳን ደህና መጣሽ። አጠር ያለ ውይይት ነው የምናደርገው። አይ ቲንክ ቢዚ ነሽ ይመስለኛል እንደገባኝ ከሆነ አይደል?
0: የተሯሯጭ ቢዚ ነኝ። የባለቤቴ ልደት ነው። ያው የነሱ ልደት ደግሞ ሁሌ ነው የሚከበረው።
1: እንዴ የሌሎቹ አይከበርም እንዴ ሁልጊዜ?
0: አይ ይከበራል። ምልክ ሁሌ ምልክ ትልቅም ብትሆን እንደ ልጅ ማለቴ ነው።
1: ኦኬ ኦኬ። እንኳን
0: ማለቴ ነው
1: እንኳን አደረሰ በይልን ባለቤትሽን። በዚህ አጋጣሚ እንግዲህ አዲስ አመትን በተመለከተ እንዴት ነው የተዘጋጀሽው? ማ
0: አዲስ አመትን በተመለከተ እንግዲህ ያው ሁላችንም የኛ ባንዶች ሞቅ ደመቅ አርገን ከኢትዮጵያ ሬዲዮ ጋር ልዩ የሆነ ዝግጅትን ለማዘጋጀት ነው። ያው እኔ እዚህ ሀገር ከመጣው ሞቅ ብሎ ሁሌ 10 አመቴ ነው እንግዲህ አሁን በዚህ ወር 10 አመቴ ነው ድፍን ከመጣው ጊዜ ጀምሮ ኒው ኢየርም ከኢትዮጵያ ሬዲዮ ጋር ነው ማከብረው።
1: ባለፈው ብቻ ምንድን ነው የሚባለው? እመጫት ነው የሚባለው? ወልደህ እመጫት ነው? እመጫት ነበርሽና አልነበርሽም? በቴንኪው በምንለው ዝግጅት ላይ አላየንሽም። እመጫት እንደነበርሽ ገብቶናል። በአሁኑ ትገኛለሽ ብለን ተስፋ እናደርጋለን። ማሂ እስቲ ወደ አዲስ አመቱ ከመሄዴ በፊት እንዴት ነው ሙዚቃ የጀመርሽው? እንደው ምናልባት ኢንትረስቲንግ ሊሆን ይችላል ለሰዎች ኢንትረስትድ ሊሆኑ ሊኖሩ ስለሚችሉ ሙዚቃ እንዴት ጀመርሽ? ወጣት ነው ሆነሽ ነው የሚል ወሬ ሰምቼ ነበር። ልክ ነው?
0: ወጣት ሳይሆን ልጅ።
1: ኦኬ። ልጅ ልክ ነው። ልጅ በነበርሽበት?
0: አዎ ልጅ ያለው ልጅ በነበርኩበት ሰዓት ነው። ወጣት ማ ያለው
1: አሁንም ነው
0: ሲዲዎቹን ምናምን ያወጣሁበት ነው ምናምን እና ግን ልጅ ያለው ማለት ከ14 አመቴ ምናምን ያለው።
1: ኦኬ ኦኬ ኦኬ።
0: ወደ ሙዚቃ ዓለም ውስጥ የገባሁትኝ።
1: ለምን ገባሽ? 14 አመትሽ?
0: እኔ እንጃ። ቤታችን በጣም ብዙ ሲዲ አባቴ ምንድን ነው ካሴት ምናምን በጣም ስለሚገዛ ይሆን አላውቅም፣ በጣም ነበር የሚገዛው ዘፈኖች እና ዘፈን በጣም ነበር የምሰማው ልጅ ሆኜ እና በቃ በጣም ነው የምወደው። የፍቅር አዲስን ስሰማ ምናምን ደስ ይለኛል። በዛን ሰዓት በቃ የህብስ ጥሩነህን በቃ ሁሉንም ስሰማ ዘፈን ደስ ነበር የሚለኝ እና በዛ ምክንያት ይመስለኛል ወደ
1: ሙዚቃ ዓለም የገባሽ። ግን ምን መስሎኝ ነው በመጀመሪያ ስትናገሪ አባቴ ሲዲና ካሴት በብዛት ስለሚገዛ እኔም ዘመኜ ካሴትና ሲዲ አባቴ እንዲገዛ ላደርግ ነው ልትይ መስሎኝ ነበር።
0: እንዲያውም ካሴት ነው፣ በጣም ብዙ ካሴት ነው።
1: ኦኬ።
2: ተጽዕኖ ብዙ ጊዜ
1: አይደል? በነገራችን ላይ የፍቅር አዲስ ልዑል አስወደደኝ የምትለው እሷ ነች። በጣም ደስ ይለኛል። እሱ ዘፈን እሷ ነች ሉላ አስወደደኝ የሚል ዘፈን አላት።
0: እኔ ስዘፍነው ሰምተህ ከሆነ እሱን በጣም ብዘፍን ነበረ።
1: በጣም ጥሩ። አሁንም ልሰማ እችላለሁ ወደፊት በአዲስ ዓመቱም ላይም ቢሆን አሁንም ከፈለግሽ እኔ ሬዲ ነኝ። ጆሮ ሬዲ ነው። እስቲ በይው እንደውም እንደው ፍቅር ማን ነው? ልዑል ነው? ልዑል አስወደደኝ። አንቺ እዚህ ልዑል የሚባል አለ? ልዑል ሰገድ አለ? አረ ይቅርብኝ፣ እዚህ አለ ፊት ለፊት
0: ይቅርብኝ።
1: እዚህ ቴክኒሽያኑ ልዑል ነው ስሙ እና ዞር ብሎ አየኝ፣ ገላመጠኝ። እዚሁ እንትን ልትለኝ ነው ወይ ብሎ ፍቅር ልታስይዘኝ ነው ብሎ። ስሚ እንዴት ነው ግን
0: ኒው ይር ይሰማሉ?
1: ይሰማል። ወዶ ነው ይመጣል። የሬዲዮኑ ምንድን ነው ካሰር ገንዘብ ያዙ ነው ቴክኒሽያ ነው ይመጣል። እኔ የምለው የመጀመሪያ ዘፈንሽ ምን ነበረ? የዘፈንሽው ትዝ ይልሽ? ምንድን ነው መጀመሪያ ዘፈንሽው? አታስታውሽው?
0: አትርሳኝ ፍቅሬ፣ አትርሳኝ
1: በለው፣
0: አትርሳኝ ፍቅሬ፣ አትርሳኝ

0: ጉድ ፈላ። ይህንን ስትዘፍኝ ይህን ስትዘፍኝ ከልብሽ ነበር እንዳይረሳሽ የምትፈልጊው ሰው ነበር ወይ ዝም ብሎ መስፈን ነው? በ14 ዓመትሽ
1: አይ መስፈን ነው።

0: ዘጠኝ ሰዓት ነው ምናምን ስታርላይት እንጫወታለን የሚል ፎቶ ለጥፈው ነበር። ምንድነው ይሄን ክሊር አድርጉልን ብለው ነበር። ለኔ ተነግሮኛል ክሊር እንድታረግና አድማጮች ደግሞ ይሄን ነገር በግልጽ እንዲያውቁት ባጭሩ አሷን ብትነግሪልኝ እኔን መመይት።
1: አዎ ይሄ ሚስ አንደርስታንዲንግ ነው። ያው በሚስ አንደርስታንዲንግ ስለነበረ ነው ያው ያው ዝግጅታችን ያው ከኢትዮጵያ ሬዲዮ ጋር ትዝታ ባንድ አለሁ እያለ እንደተለመደው ሁሉም ከፋሚሊው ጋር መጥቶ የሚደሰትበት ነው። እኛም ሞቅ የምናደርገው ነው። እኛ ራሱ ደስ ብሎን በዓል እየመሰለን የምንውልበት ነው
0: አይደል?
1: ይሄ ሚስ አንደርስታንዲንግ ነው። ሌላ ታሪክ ያለውን በቀጭ ነው።
0: በዚሁ እንወስድ ነው። ሚስ አንደርስታንዲንግ ይፈጠራል። ምንድን ነው ከሰው ስህተት ከድንጋይ ምንድን ነው ከሰው ስህተት ከድንጋይ ከድንጋይ ግለት ነው ምናምን አይ ከብረት ከሰው ስህተት ከብረት ዝገት አይጠፋም ይባላል። የአማርኛውም እየጠፋ ነው እንዴ? የእናት አባታችን ቋንቋ እንግዲህ ማለት ለውድ ባለቤትሽ የከበረ ሰላምታ አቅርቢልን። ለልጆችሽም መልካም ልደት ብለናል። የምትመርጪው ሙዚቃ አለ ወደ ኋላ ላይ ልናደርግልሽ የምትፈልጊው ነው? እኔ ልምረጥልሽ?
1: ነይ የራሴን ዘፈን ማታ ማታ የሚለው
0: ማታ ማታ። አንቺው ነሽ የዘፈንሽው ማታ ማታ?
1: አዎ። ወይ እሱን ወይ የኔ ደስታ የሚለው የኔ ደስታ የሚለው ነው
0: የአንቺ ዘፈን ነው እሱም ማለት አንቺ ነሽ የዘፈንሽው። ሲዲውን እንፈልጋለን። ማታ ማታ ነይ
1: በቃ። አዎ ማታ ማታ። አለበለዚያ ደግሞ የኔ ደስታ ጻፈውና ወደ በኋላ ላይ
0: የኔ ደስታ ማታ ማታ
1: ደስልኝ። የኔ ደስታ ነው ባህል ስለሆነ የባህል ጭፈራ ስለሆነ የደስታ ይሆን
0: የኔ ደስታ። ማን ነው ዘፋኙ?
1: ማህሌት ደመረ።
0: የኔ ደስታ በጣም ጥሩ። ኋላ ላይ አግኝተነዋል፣ እንዘፍንልሻለን። መልካም ለውድ ባለቤትሽ መልካም ልደት። በአዲስ ዓመት ያገናኘን። ሰላም ሁኝ የኔ እህት።
1: ኦኬ መልካም በዓል ለእናንተ።
0: ቻው
1: ቻው።

አድማጮቻችን አሁን ያዳመጣችሁት የማህሌትን ዘፈን ነው። በጣም ደስ ይላል። ቪዲዮ መጣውት ስንት ነው ያላችሁ? 9 ሚሊዮን 4.9 ሚሊዮን ተመልክቶ እንዴ! በጣም አሪፍ ዘፈን ነው። በጣም ደስ ይላል። አይ ሆፕ ትዘፍነዋለች ብዬ ተስፋ አደርጋለሁ። አዲስ አመት ላይ እንግዲህ ተመልከቱላት። 4.9 ሚሊዮን ህዝብ አይቶታል። በእውነት ደስ የሚል ንቅናቄ ያለበት ነው። ዘፈኑም በጣም ቆንጆ ነው። ብራቮ ማሂ ማህሌት። አድማጮች ከዚህ በመቀጠል ደግሞ አንዳንድ ማስታወቂያዎችን የአዲስ አመትን የኢትዮጵያን ድምፅ ሬዲዮ ማስታወቂያዎችን እናሰማችሁና ተመልሰን እንመጣለን። ወደ መጨረሻ ገደማ ደጋግሜ ከዚህ በፊት እንደተናገርኩት ዛሬም እንደተናገርኩት የኔን ታሪክ የሚያውቀውን ጓደኛዬን ከለንደን በመስመር አስገባላችኋለሁ።

0: 2019 አዲስ ዓመት በሰላም አደረሳችሁ። አዲስ ዓመት በመታቆተለ ልባችን ወደ ሀገር ቤት ይጓዛል። የበዓል ድምቀቱ አውድና ድባቡ ትዝ ይለናል። የዘመድ እንኳን አደረሳችሁ መባባል፣ የጎረቤትና የወዳጅ መሰባሰብ፣ የምግብና የመጠጡ ስርዓት እፊታችን መጥቶ ድቅም ይላል። የአበባዬ ሆይ ዜማው ግርግሩና ውካታው ይታወሰናል። ይህ ሁሉ ሰብሰብ ተብሎ የሚከበር ስርዓት ነው። እነሆ የኢትዮጵያ ድምፅ ሬዲዮ ይህን ትዝታ በቅርብ እንዲያገኙት በየዓመቱ ዝግጅት ያደርጋል። አሁንም እንደምንጊዜውም ሁሉ በአገር ቤት ወግና ባህሉን በጠበቀ ሁኔታ ዝግጅቱን ለማቅረብ ሴፕቴምበር 12 ቀን 2026 ዓ ም ቀጠሮ ይዟል። ሶ ተግባር መተው በበዓሉ ላይ መሳተፍ ይቻላል። ለበዓል እንግዳ እንደሚጠራ ሁሉ የስዊድን ከፍተኛ ባለስልጣናት የክብር እንግዳ ሆነው ይገኛሉ። ልጆች በበዓሉ አልባሳት ደምቀው ልዩ ትርኢት ያቀርባሉ። ትዝታ ባንድ ድምፃዊት ማሌት ደመረና ድምፃዊት ፍቅር ተስፋዬን ይዞልን ይቀርባል። ድምፃዊኖቹ በዓሉን በሚመጥን ሁኔታ ባህላዊና ዘመናዊ ሙዚቃ ይጫወታሉ። በባህላዊ ምግብና መጠጥ ተዘጋጅቷል። ለዚህ ሁሉ ድግስ የሚከፍሉት 350 ክሮነር ሲሆን ለታዳጊዎች 150 ክሮነር ብቻ ነው። ቀን ሴፕቴምበር 12 2026 ዓ.ም ሰዓት ከ13 ሰዓት ጀምሮ። ቦታ ሮትማና ቬገን 10 ኖሽበሪ ቱልልባና ሰብቶፒያ አልቢ የኢትዮጵያ ድምፅ ሬዲዮ።
1: እንግዲህ አድማጮቻችን እንደሰማችሁት ማስተዋቂያው ለታዳጊዎች ይላል። እንግዲህ ታዳጊዎች እስከ 12 ዓመት ድረስ ያሉት በነፃ ነው። በዚህ ላይ አሁን እንደተነገረኝ አዘጋጆቹ እንደሚሉት ከሆነ ምግብ ለታዳጊዎቹ የተለየ ምግብ በነፃ ተዘጋጅቶላቸዋል። ለልጆች እስከ 12 ላሉት ልጆች የሚያሳስባቸው የለም። ለነሱም የተለየ ምግብ አዘጋጅተንላቸዋል በነጻም ቢሆንም እንደሱ ነው የገባኝ። ስለዚህ ምንም የሚያሳስባቸው የለም። ልጆቻችን ምን ይበላሉ ብላችሁ በነጻ ለነሱ እስከ 12 ላሉት ተዘጋጅቷል። ከ12 እስከ 18 ዓመት ላሉት ነው 150 ክራውን የሚከፈለው። ሌሎቻችን 350 እንከፍላለን። ይሄው ነው እንግዲህ ሐሳብ እንዳይገባችሁ፣ ከ12 ድረስ ላሉት በነጻ ነው። ታዳጊ የተባለው እዚህ ላይ ከ12 በላይ ላሉት ነው። እስከ 18 ላሉት ነው ለነሱ 150 ነው። ለህፃናቱ ግን እስከ 12 ላሉት የተለየ ምግብ ተዘጋጅቶላቸዋል በነፃ ነው። እና ልጆቻችን እንዴት ይሆናሉ ለምትሉ እንዳያሳስባችሁ መልካም አዲስ አመት ከወዲሁ እንላችኋለን። ከልጆቻችሁ ጋር እንገናኝ። መዝናኛውንም ደግሞ ልጆቻችሁ ይሳተፉበት፣ ይዩት። አዲስ አበባ ይሆኑንም የፋሽን ሾውንም ይመልከቱ። አሁን እንኳን መለማመድ የሚፈቀድላቸው አይመስለኝም። የመጨረሻው ነው የቀረው በአርብ ለታ። ይኸው ነው እንግዲህ አድማጮቻችን፣ ከጥቂት ደቂቃ በኋላ እህታችንን ሜሪን እናስገባና ከእሷ ጋር ውይይት እናደርጋለን። መስከረም እኛ ሜሪ ነው የምንላት፣ ምንም ችግር የለውም።
2: አዲሱ ዘመን አጊጦ ሲመጣ አሮጌው ዘመን አስረክቦ ወጣ። ዲጄ ኒኮ

0: Hallå maskaram.
1: Abid.
0: Salam no.
1: Salam no Ahmed.
0: Peace no. Peace no ilalu. Andi gizi Ethiopia zari sintamsi. Peace no silu sama nabar na. Igarbay nabar. Salam no anchiga. Hullu nagar aman no.
1: እግዚአብሔር ይመስገን አህመድ እንዴት ናችሁ እናንተ?
0: አለን ይመስገን ነው እንግዲህ አዲስ አመትን እየጠበቅን ነው። መስኪ ሁለት ነገር ነው ካንቺ ጋር ምን ነው አረው? ኦኬ አንደኛ
1: እሺ
0: እንዴት ነበር በመጀመሪያ እንዴት ነበር በኢትዮጵያ ያለሽ በልጅነትሽም ሆነ ካደግሽም በኋላ እንዴት ነበር የምታከብሪው አዲስ አመቱን? እሱን ታጫውቺንና ያሁኑ አመት ዝግጅቱ ባንቺ እጅ ነው የወደቀው ሲባል ሰምቻለሁ። በተለይ ይሄ የሆድ ነገር ሆዲ ቆርጣል ነውና የምግቡ ጉዳይ አንቺ ላይ ነው ወደቆ ሲባል ስለሰማው መጨረሻ ላይ ወደዛ መጣለሁ። እንዴት ነበር መታከብሪው ኢትዮጵያ?
1: ኢትዮጵያ ማለት ነው ኢትዮጵያ በጣም በቃ በልጅነቴ በጣም የምወደው ቁጣጣሽ በህይወቴ በጣም የምወደው ነው።
0: ምን ታረጋለህ?
1: አንደኛ እኔ የተወለድኩት መስከረም 23 ነው ልደቴ ማለት ነው። በዛ ጥራሽ ይዛቀ ማለት ነው በጣም ወደው አመት ባል ነው ማለት ነው። እና ከልጅነቴ ጀምሮ በጣም ነው ማከብረው። በእውነት እንደኔ የሚጨፈረ እኔ እንጃ ቁጣጣሽ አለም አይመስለኝም። ስለ እውነት ከሆነ አውደ አመትን በጣም ነው የምወደው። ቁጣጣሽን የሰፈሮቼ ልጆች ጋር ብሬ በጣም የምንጨፍርበት አውደ አመት ቁጣጣሽ ነበር በህይወቴ ማለት ነው። በጣም ደስ የሚለኝ
0: አበባየሆሽ ነው የሚባለው። አበባየሆሽ ቴ ነበር።
1: አዎ አበባዮሽ ለምለም ክቡ በተራ እንዲህ በደንብ ነው የጨፈርኩት እኔ በደንብ።
0: እና ምን ነበር የሚሰጧችሁ?
1: እኛ የሚሰጡን ዳቦ የሚሰጡን አሉ፣ ብር የሚሰጡን አሉ።
0: ኦኬ ኦኬ። ብርና ዳቦ እንትን ይዛችሁ ትሄዱ ነበር? ሞደርኖቹ ምንድን ነው ስዊቺ ኮንታንት የለንም የሚሉ ካሉ እቺ ባንኮማት ኮርት ነው ምንድነው የሚያስገባው?
1: አይ እኛ በዛ ሰዓት እኛ ኮንታንት እንደ ሙዳይ ነበር ይዘመን ሄደው። ሌሎች ሙዳይ ነገር ለቀረጢት አረ እንደውም ቀረጢት ነው ሙዳይ የሚለ ቀረጢት ነበር ይዘመን ሄደው። ስለ እውነት ከሆነ እሷን ይዘን የምንሄደው ግን አንድ አካባቢ ስለሆነ የሰፈር ልጆች 12 በህይወት ያረሳም አለን። አሁንም አንድ ላይ አልተለያየንም። 12 ነን። በፋሚሊም ስለምንተዋወቅ በቃ በጣም በህይወት የማረሳው ቁጣጣሽ በእውነት ነው የምልህ በጣም ነው የጨፈር ነው። በጣም ደስ የሚል ጊዜ ነው ያሳለፍኩት። እኔን ቁጣጣሽን አረሳውን በህይወቴ ማለት ነው። በጣም
0: አስራ ሁለት የአንድ ሰፈር ጓደኛሞች እዛው ሰፈር ውስጥ እየተተዋወራችሁ የሰፈሩን ህዝብ ትበዘብዙት ነበር ማለት ነው? ወላጆቹም በሙሉ
1: በደንብ በሚገባ ከበሮ ላለን፣ የእውነት ከልቤ ከበሮ ላለን። ከበሮ አሰልጣኝ ነበረና ነፍሱን ይማር ሞተዋል። አሁን ግን የእኛ ሰፈርን ቁጣጣሽ የተለየ ነበር። በቃ ግጥም ከአንዱ ረፊት ነው የምንለማመድ የነበረው የእውነት
0: እንዴ አሰልጣኝ ነበራችሁ?
1: አሰልጣኝ ማለት ሳይሆን በቃ ትልቅ ሰው ናቸው
0: እኮ።
1: ግጥም ይሰጡናል። ከራሳቸው ነው የሚያወጡት ግጥሙን። ታውቃለህ
0: ምን ይሉ ነበር?
1: ኧረ እንደው በጣም ደስ የሚል ነበር። እንደው በእውነት እግዚአብሔርን ትንሿ እንዲህ እንጂ ልበልልህ ይሆን እንደው በቃ በጣም ደስ የሚል ጊዜ ነበር። በነጭ ሽንኩርት እየታሸ ከበሮ ነው የሚደለቀው አንድ ወር ሙሉ እኛ ሰፈር
0: በለው። ለምንድን ነው ደግሞ ነጭ ሽንኩርቱ? ጉንፋን ነው ነጭ ሽንኩርት?
1: አይ ከበሮ በጣም እንዲጮህ ድው ድው እንዲል። ከዛ ከእስላም መቃብር ጫካ ይመጣል ሰው፣ ከእንቁላል አፍሪካ ሰው ይመጣል። እኛ ሰፈር ይደለቃል እንቁጣጣሽ፣ የታወቀ ነው። አሁን ድረስ አለ።
0: ቆይ መስከረም፣ እንቁላል ፋብሪካ እስላም መቃብር ስትይ ሰማሁኝ። ዘጠነኛ ፍርድ ቤት ነበር እዛ አካባቢ። የኔ ሰፈር የኮ ነው
1: አላቅም ነበር። እሺ አሁ እኔ የተወለድኩት እንቁላል ፋብሪካ ነው። ለማንኛውም
0: ተክለማርያም መጋዘንን ታውቂያለሽ?
1: እንዴ በቃ እሱማ በቃ በጓሮ ተሻግሬ ቤቴ ነው በለኝ።
0: ይህን የሰፈር እኮ ነው ከድልድዩ ወዲህ ነኝ እኔ። ፖሊስ መኮንኖች ፊት ለፊት ነበር የኛ ቤት። እንዴ የሰፈር ልጅ ነበር የሰፈር ልጅ ነ
1: ዘመርነና መድ
0: እንዴ
1: በእውነት ታዲያዛን በቃ ያደኩት እግዚአብሔር
0: ታዲያ
1: አባዲና ማለት ነው።
0: እንዴ አባዲና ፖሊስ ኮሌጅ ወደ ላይ ተወጥቶ ልክ ነው። ያሆ
1: ግን አሁን
0: ቀጥይ።
1: አሁን የጠራኸውን ቤት ግን በደንብ ነው የማውቃቸው። እንትን መጋዘኑ ያልከው በጣም የማውቃቸው። አዎ
0: ኦኬ። ተክለማርያም መጋዘን እኛ ሰፈር እንደሱ
1: በደንብ በቃ እኛ በቃ ከዛ ጋር ያለችዋን ወንዟን ታስታውሳታለህ አህመድ? እንግዲህ እዛ ካደግ ወንዟን
0: እንዴ እዛ ምን ልበልሽ፣ እዛ ነው ሁለመኔ ምን እዛ ነው ሁለ ነገሬ ነው የሚባለው የዛ ሰፈር።
1: እኔ እንግዲህ ከሱ በስተጀርባ ነኝ። ግን እኔ አሁን ምንድን ነው የምገልጽልህ በእውነት እንደኛ ሰፈር እንቁጣጣሽን ያከበረ እንግዲህ ሊኖር ይችላል አላቅም በየአካባቢው ግን 12 ነን አሁንም አልተለያየንም እንደውም ማህበረ መስረሳው በየወሩ ነው የምንገናኘው የማርያም ቀን በኔ ስማርጋውት በቃ አሁን ደስ እንገናኛለን ቆንጆ ጊዜ ነው እናሳልፈው በጣም ደስ የሚል ጊዜ ነው ያሳለፍኩት በልጅነቴ በጣም ደስ የሚል ማለት ነው
0: እንግዲህ አሁን እንዲህ አንድ ነገር ልንገርሽ የሆነ ጓድ እንትን ወንድማችንን እዚህ ደውለንለት ስለ አዲስ አመት ሲያወራ አንድ በጣም የሚያስቅም የሚያስደስትም ነገር ነገረን ሴቶቹ እንቁጣጣሽ ብለው ገንዘብና ዳቦ ተቀብለው ሲመጡ እንጠብቅና ከበን እንትን እንላቸዋለን እንከባቸውና የምንድነው የከንፈር ወዳጅ እንዲሆኑ እናስገድዳለን ይያለ ሲለይ ነበር እናንተ ግዜስ እንዴት ነው ወንዶቹ ከበው ምንም አይሏችሁም ነበር ዝም ነበር የሚሏችሁ
1: አይ ሱጋን ደስዋል ነበርም ለመሰለ ወንድሞ እኛ አዛው ሰፈር ነው የምንጨፍረው ብዙ እንኳን ይሄድ ብዙ ስትርቅ ነው ምናልባት እንደዛ ይመጣው እኛ ግን ወንድሞቻችን አጎቶቻችን በአካባቢ ነው የምንጨፍረው ሩቅም አንሄድም አንድ ቀበሌ በቃ 0707
0: ኦኬ
1: 06ም ኬር ነው እዛ ጋር የሚያሉት ይተዋወቃሉ ወንድሞች አጎት ስለነበሩ
0: የኛ ሰፈር ነው የኛ ሰፈሮች ናቸው 06 ቶች አይ ቲንክ እዚህ ባለም ባላቅም 06 መሰለኝ የሰፈሬ እና እናንተ ጋር ያይ ችግር አልነበረም ነው የምትዩ
1: አልነበረም
0: የከንፈር ወዳጅም እንትን የከንፈር ወዳጅም አይሎ እንትን ችግር አልነበረባችሁም ካልሆናችሁን እያሉ አስቸግሯችሁም ነበር ይሄ ሀገር ቤት ነው መሰለኝ
2: ችግር ነው
1: በታሪክ የለም አልታይ እኛ እንደዛ አረግን እኔ እንጃ
0: ይሄ ምን እንደሚለኝ ታውቂያለሽ ቴክኒሺያኑ ከንፈር ወዳጅ ችግር ነው ወይ ይለኛል
1: ምን ችግር አልነበረም አይ አልነበረም ቢኖር ችግር የለም እናገር ነበር እኔ አልደብቅም ግን አልነበረም በእውነት
0: አምልጧችኋል አምልጧቸዋል
1: አምላመለጠ
0: ለማንኛውም መስከረም እንዴት ነው የዛ ያሁን አዲስ አመት ወደ ቁም ነገሩ እንምጣና ቅድም እንዳልኩት የሆን ነገር ሆዲ ቆርጣል ነውና እንዴት ነው የአዲስ አመቱ ዝግጅት መቼም እኔ መስከር ብባል መሰክራለሁ ከዚህ በፊት በተደጋጋሚ ምግብሽን በልቻለሁና በጣም ቆንጆ እንደሆነ አቃለሁ እንዴት ነው አሁን የተዘጋጀሽው
1: አዎ በተቻለኛ ቅም ያው እናት ጓዴ ሁለት አመት ሮታል ከጀመርኩት በእንዶ በቃ ከእንዶ ከምፈልገው በላይ በቃ ሁሉም ተደስቶ ሁሉም ደስ ብሎት በሚሄድበት ዝግጅት አቀርባለሁ ብዬ ነው ማስበው ከመድኃኒዓለም ጋር ማለት ነው ለልጆች በሚመች ለዋቂ በሚመች ሁላችንም ደስ ብሎ የምንሄድበት አመት ባልን ብለን የምንገናኝበት ቀን ስለሆነ ኢትዮጵያን አስበን አክብረን የምንገናኝበት አውደ አመት ስለሆነ ሁሉም ገባ አመት ባል ነው በዛ ላይ አመት ባሉን ትቶ ነው ሰው ቤቱ የሚመጣው እዛ እንድንገናኝ ስለሚፈልግ ማለት ነው እኔ በበኩሌ በተቻለኛ በጣም በቆንጆ ሁኔታ አርጌ አቀርባለሁ ብዬ ነው ማስበው እግዚአብሔር ይጨመርበት አመድ
0: ትክክል ነው የኔ እናት እግዚአብሔር ይጨመርበት አዲስ አመትን ሁሉ ጊዜ በጋራ ሆኖ ማክበሩ ጥሩ ይመስለኛል ሰዓቱ እኔ እንደውም ማስታውሶ እዚህ ሀገር ከመጣው ጀምሮ የመጀመሪያዎቹ 2-3 አመቶች እዚህ ከገባው በኋላ የሆነ መጀመሪያዎቹ 2-3 አመቶች ብቻ ነበረ ቤቴ አከብር የነበረው ከድሮ ምንድነው የሚባለው በስዊድንኛ ሳምቡዌ ጋራ ከዛ በኋላ ግን የኢትዮጵያ ኮሚኒቲ እዛው ተሳተፍ ሊቀመንበሩን በየአመቱ ኢትዮጵያን አዲስ አመት እዛ ነበር ማከብረው እንደውም አንድ ጊዜ ሰለቻትና ሳምቡዌ ምንድነው ለጊዜ አንተ እዚህ ያበሻንት ላይ ነው ምናምንላ ተበሳጭታብኝ ነበር ከጓደኞቿ ጋር መጣ በጣም ነው ከኢትዮጵያኖች ጋር ማከብሩን የምወደው ከሌላ ቦታ አክብሬም አላውቅም ስለዚህ ለኔ ይሄ ምንድነው ቅዱስ ይሆን እንትን ነው አዲስ አመትን ከኢትዮጵያኖች ጋር ማክበር ቅዱስ ነው ለኔ ሁሉ ጊዜ ከኢትዮጵያኖች ጋር ማክበር ነው የምፈልገው እንግዲህ ሰዓቱን ይለኛል ካሁን ሩብ ቦታ አልመሰለኝ ገንዘብ ያጃችን ሰዓቱ ስንት ሰዓት ነው
1: ሰዓቱ እንግዲህ ከ13 ሰዓት ጀምሮ ነው ያሉት ያው ቁልፍ የሚሰጡን ከ13 መሰለ 12 ቢሰጡን 13 ግን የተባለው 14 ነው ማለት ነው
2: አይደለም
0: ቁልፍ የምንወስደው ጠዋት 3 ሰዓት ነው ቤቱን ማስተካከል ስላለብን ግን
1: ስላለብን ግን 14 መሰለኝ የተባለው ግን ከ13 ሰዓት ጀምሮ በደንብ
0: አይ ቲንክ እንደሱ ቢሆን ጥሩ ነው
1: ምክንያቱም
0: 13 እናንተ ተዘጋጁ ሰው እንግዲህ የራበውም ሊመጣ ይችላል እናንተ ኃላፊነታችሁን ተወጡ በጣም ቆንጆ ምግብ እንደሚሆን ተስፋ አደርጋለሁ እንግዲህ ሌላም የሰማሁት ምንድነው የቡና ዝግጅትም አለሽ ሲባል ሰምቻለሁ
1: እንዴ አዎ እኔ አመት ባልማ በቃ በህይወቴ አልኩኮ በህይወቴ ከልጅነት ጀምሮ አመት ባልን በፍጹም በቃ ማልደራደረበት ነው ኢትዮጵያ እንደዛ ከቤተሰቦቼ ጋር ከዚህ ደግሞ ከባሌ ጋር ከኪሩ ጋር ሁሌም አመት ባልም በእውነት በቃ ከልቤ እኔ የምወደው በቃ ይለኛል እኮ ገና ሁለት ወር ሲቀረው ደግሞ ጀመረሽ ይለኛል ከልቤ ግን ገና ሁለት ወር ይቀረዋል ይለኛል
0: እናንተንም ማስታውሰው የትኛው የአዲስ አመት እንደሆነ አላስታውስም ተረስቶኛል ግን ኢትዮጵያ ድምጽ ሬዲዮ ቲኬት የአይሮፕላን ቲኬት የተለያዩ አይሮፕላን ቲኬቶች አዘጋጅቶ አንደኛው ጣይ እናንተ ነው መሰለኝ አንቺና ባለቤትሽ መሰላችሁ
1: በቪአይፒ ነው አቪአይፒ ነው አድላችን ድረስ ቪአይፒ
0: ቪአይፒ ኢትዮጵያ ደርሶ መልስ የኢትዮጵያ አዲስ አመት ያዘጋጀው ቲኬት ላይ ሌላም ሰው ነበር ኢትዮጵያ ሄዶ የመጣ በአዲስ አመት ዝግጅቱ የሰጠ ነው ያን ጊዜ ሳማር ቤት ታርጉን ብለውን አርገን ነበር ከኢትዮጵያ አየር መንገድ ጋርና
1: ገነኛ
0: አንደኛው እናንተ ነበራችሁ ቪአይፒ እንትን ባልና ሚስት ደርሶ መልስ ትዝ የሚለኝ ወጣችሁ ደስ የሚል ዳንስ ተቃቅፋችሁ ያደረጋችሁት ሰው ሁሉ ያስታውሰው ነበር
1: አኛ ሁሌንም እንደነሱ እኔና ባሌ በነገራችን ላይ ወዳ መስ ይመጣ በጣም ነው በእውነት ነው ማለት ከልቤ በጣም በህይወቴ የምወደው አመት ባለ ከልጅነቴ ጀምሮ እናቴ ተመረቀኝ ነበር ሁሌ የሚገርም ነገር እንዶ ልጅ ልብሽ ይስጥሽ ላይ ነበር ከልቤ ነው ማለት እኔ 10 አመቶኛ አስተውሳለሁ ስትመረቀኝ ግን ያው አሁን ድረስ አለው ከበሮ ደብዬ ደረደኩ ነው አዲስ አመት ላይ አዲስ አመት አለለው ፋሲካ አለለው በጣም ነው ወደ አመት ባለ አመድዬ
0: ጥሩ መረቀውሻል የልብሽን እስትሻሉ ሲው አሁን አግኝተሻል የልብሽ
1: ከልቤ ነው ማለት
0: ባለቤትሽን አግኝተሻል እንዳንቹ ሚዝናና እንዳንቹ አብሮሽ የሚጨፍር አዲስ አመት ደግሞ በየአመቱ ኢትዮጵያ ድምጽ ሬዲዮ ያዘጋጃል ከዚህ በለጠ ምን አለ ይመችሽ እንዴት ይመችሽ
1: እስኪ ወንድሚ እስኪ ሁሉም ለኢትዮጵያ ህዝብ ለሚያዳምጠን እንደው እግዚአብሔር መስክሬ ነው ሁሉም ደስ ይበለው ከአመት ባል በላይ ደግሞ ምንም ነገር የለው ደስ ይበለው ከልቤ መርቃለሁ በባለቤቴ ስም መርቃለሁ እሺ ወንድሜ
0: እሺ እጅግ በጣም አመሰግናለሁ አዲስ አመት ላይ እንገናኝ መልካም አዲስ አመት ለኪሩም ለልጆችሽም ላንቺም ያድርግልሽ ሰላም የኔ እህት
1: እሺ ወንድሜ ሰላም በልልኝ ለባልደረቦችሽ ለሁሉ መልካም ወንድሜ
0: ባይ
1: ቻው
0: ቻው

0: አድማጮቻችን እንግዲህ በተከታታይ ባለፉት ሳምንታት እንደገለጽኩላችሁ ዛሬ የኔ የልጅነት ጓደኛዬ አብሮ አደጌ ከሰባተኛ ክፍል ጀምሮ እስከ 12ኛ ክፍል አብረን የተማር በመልክም በቁመትም ብዙ ሰው እንደሚኖር ተመሳሰላላችሁ ነው የሚለን እኔ እንኳን አይመስለኝም ሰላም ሽመልስ እንደምነህ ደህና ነህ ወይ
1: ደራስተልኝ አመድ እንደነህ ደህና ነህ ወይ
0: ሰላም ነው ሁሉ ነገር አማን ነው
1: ሁሉ ነገር አማን ነው ለንደን ትንሽ ክረምት
0: ኦኬ
1: እየገባ ስለሆነ እያበሳችን ነው
0: ሽመልስ እንግዲህ የልጅነት ታሪካችንን ማውራት አለብኝ ብለሃል መቼም ጉድ እንደማታረጋኝ ባለሙሉ ተስፋ ነኝ አንዳንዶቹን ራሴ ቀደም ብዬ ተናግሬያቸዋለሁ እኔ እናንተ የተዋወቅነው ካልተሳሳት እኔ ፕራይቬት ስኩል ነበር የምማረው እስከ 6ኛ ክፍል ድረስ ከዛ ሚኒስትሪ አልፌ መስፍን ሀረር ትምህርት ቤት ስመጣ እናንተ እዛ ነበራችሁ አይደለም
1: እዛው ነበር ነው ከዛ ነው የጀመርኩት እኔ እዛው ነበር
0: ኦኬ አንተ እዛው ነው የጀመርከው ከዛው ነው እንግዲህ ከዛ ነው የተዋወቅ ነው ማስታውሰው ያን ዘመን ያንተ ስም አጭር ቆለኛ ጆፌ ጓደኞቼ ጆፌ አሞራ ጭልፊት ወዘተ ይባል ነበርና ለኛ በጣም ኤክሳይቲንግ ነበር እናንተን ሳያችሁ ስናያችሁ ከዛ ከፕራይቬት የመጣ ነው በጣም ቅርብ ናችሁ ትቀላለዳላችሁ ወዘተ በዚያን ጊዜ ነው ማስታውስ ምን ትዝ ይልሃል ሽመልስ
1: አኔ ተዝም ለኛ ያ በብዛት የሰሜን ልጆች ነን
0: አዎ
1: መስራረ የሚገርመ ነገር ከፒያሳ ከአርሹ አካባቢ ከሲኒማ ኤምፓየር የሚኖሩ ሰዎች እንኳን መጥተው ይማሩ ነበር ነው ሌላ ትምህርት ቤት አጥተው ይሆን አላውቅም ያን ያህል ታዋቂ ነበር ትምህርት ቤቱ እና እኔ የምኖረው ሰሜን ማዘጋጃ ቤት ነበር የትም ተወለድ ሰሜን ደግ የሚባል ጥቅስ አለ ምናልባት አንተም ይህን ታውቀው ይሆናል ሰሜን ማዘጋጃ ቤት ማለት የስፖርት የቲያትር የፍቅር ደግሞ ከተፈሪ መኮንን ትምህርት ቤቶች ተማሪዎች ጋር እንፎካከራለን እና ይሄ ቅጽል ስም እንሰጣጠው ሁሉ በዚህ ምክንያት ነው እና ያለን ላይፍ በጣም አሜዚንግ ነበር ማለት ነው በልጅነት
0: በጣም እሱ ነበር ነው የሚያስደንቀኝ ስማቹ ራሱ ስትጠራሩ እኛ እንግዲህ ባይተዋርነን ከሌላ ትምርት ቤት ከፕራይቬት ነው የመጣ ነውና እኔ በጣም ይገርመኝ ነበር ትምርት ቤት ውስጥ እናንተ ስትጠራሩ ስትበሻሸቁ ምን ስትሉ በጣም እንቀና ነበር ሌላ ምን ታስታውሳለህ ወደ ኋላ ላይ ስለ አዲስ አመት አነሳልሃለሁ እንደው ትንሽ
1: ትዝ የሚለኝ አንተ ስትመጣ እውነተኛው ነገር ልንገርህ
0: ኦኬ
1: ሁለታችንም ቁመታችን አጭር ነው ግና ንጥሮች ይሉናል እንታጥታጥላለን ረጅም ለመሆን ግን እኔ ማቀውቁ ያን ጊዜ አንተ ከኔ ትንሽ ምትረዝም ይመስለኝ ነበር ትዝ ሲለኝ ያኔ ስትመጣ አንተ you are handsome elegant ነህ እና ገና እዛ ስትመጣ ከተዋወቅን በኋላ አነጋገር ምናምን ሳይው ይሄ ልጅ በጣም ዘመናዊ ነው ምናምን አልኩና
0: ጭራሽ
1: አንዳንድ እንግሊዘኛ ነገር ስትናገር ስሰማ ቆይ አልኩና 9ኛ ክፍል የቢግኒንግ ጂኦግራፊ መጽሐፍ ነበር
0: ኦኬ
1: በዛ ጊዜ እኔ አነብ ነበረ early ወንድም ያስጠናኝ ነበር
0: አየለ ነው የሚያስጠና
1: አየለ ነበር የሚያስጠናኝና በዛ ጊዜ ቆይ ይሄ ልጅ አንተ እንግሊዘኛ ጎበዝ ነህ እስቲ ልጠይቅህ አልኩ በጣም እኮ ሳንተዋወቅ ነው እና እስቲ ጠይቀኝ የፈለግከው ኢንቫይሮንመንት ማለት ምን ማለት ነው ብዬ ጠየቅኩ ኢንቫይሮንመንት ሚንስ ቲንግስ አራውንድ አስ አልክ እና በተለየ አክሰንት ስትናገር ኦይቲ ሰውዬ ስማርት ነች ብዬ ከዛ ጊዜ ጀምሮ ነው ጓደኛ የሆን ነው
0: የሚገርሙ ነገር ምንም አላስታውስም ያስፈር ይላል ስዊድን አይስዌር ምንም አላስታውስም ማስታውሰው ቢኖር መስመናር ትምህርት ቤት ከጨረስን በኋላ ትራንስክሪፕቱን ዳይሬክተሩ ወደ መድሃኔ ዓለም 9ኛ ክፍል ስንገባ እንግዲህ እንዳጋጣሚ ሆኖ ትልቁን ነጥብ ያመጣሁት በሚኒስትሪ እኔ ነበርኩኝ ትዝ ይልህ እንደሆነ
1: አንተ ከክፍል አንደኛ ነበር የምትወጣ እኔ እውነቱን ለመናገር
0: እሱን ተውና ትራንስክሪፕቱን ያዝ ተባልኩኝ አንተ ያዝና ሄደህ እናንተን በሙሉ ከኋላ አሰልፈ ስንትና ስንት ተማሪ እኮ ነው 40 ምናምን ለዳይሬክተሩ ለኃይለ ጊዮርጊስ ጣሰው ለኃይለኛው አስረክብ ተባልኩ መድኃኒዓለም ያንን ሲሄድ እናንተ ሁሉ ከኋላ የተተለተላችሁ ስትከተሉኝ እሱን አስተውሳለሁ መድኃኒዓለም ከደረስኩ በኋላ ኃይለ ጊዮርጊስን ታቃለ ሉጫ ጸጉሩ ነው ረጅም ነው ሂሶ ሃንሰም ህንድ ነው የሚመስለውና ግራ ገባኝ ለማን ነው የምሰጠው ብዬ ጻፊዋን ስጠይቃት ከፊት ለፊቱ ቢሮ እሳቸው ቢሮ ግቡና ለእሳቸው አስረክቡ ስትለን በሩን ቆርቆረን ስንገባ ትዝ ይለኛል ያ ሁሉ ተማሪ ተንተልትሎ ሲገባ እሱ ጥግ ነበር የተቀመጠው ህንድ መሰለን ምንድን ነው ይሄ ነገር ኃይለ ጊዮርጊስ የታለ ብለን ጠይቀው ምናምን ምንባባለው ትዝ ይለኛል
1: አይ ነው አንድ ነው የሚመስለው
0: በጣም በጣም
1: ረጅም ቀጭን ህንድ ነበር የሚመስለው ተቆርጫ ነበር አዎ
0: እሱን ነው የማስታውሰው አሁን ያልከኝውን ግን አላውቅም መስመናድ ትምህርት ቤት ሌላውን የማስታውሰው እንዘፍን እንደንስ ነበር እንደው እርስ በርሳችን እንደውም ምንድን ነው ውድድር ነበር የዘፈን እርስ በርሳችን በምሳ ሰዓት ጃርክ ቡጉሉ ትዊስት እያልን እንወዳደር ነበር ይህን አስታውሳለሁ
1: ልክ ነው እኔ እንደውም ከስምንተኛ ክፍል ጨርሰን ወደ መድኃኒዓለም ስንሄድ ለአስተማሪዎች መሸኛ ይደረግ የለም
0: አላውቅም
1: በዛ ጊዜ
0: ኦኬ
1: በዛ ጊዜ እኛ ስምንተኛ ያለፍነው ተማሪዎች ሾው እናሳይ ነበር ለአስተማሪዎች አንተ ሁለት ዘፈን ዘፍናሃል
0: ጭራሽ
1: እንዴ
0: አይስዌር አላውቅም
1: አራዊቶች ሁሉ እንደው ከቡኝ የሚለውን እና የአያሌውን ደግሞ ተውቻለ ሆዴ ሁለት ዘፈን ዘፍናሃል ድምፅም አንተ ሁሉ ነገር ድምፅም ነበረ ምናምን ዩአር ስማርት ኤኒዌይ
0: እንዴ በእናትህ እኔ በፍጹም አባቴ ሞት አላስታውስም
2: ሌላ
1: ነገር ላስታውስህ
0: እሺ
1: ወደ ዘጠነኛ ክፍል መድኃኒዓለም ከመሄዳችን በፊት ብዙ ኢንትሪግ ነበር መስፈራረ ትምህርት ቤት ልጆች ሆነን ብዙ ነገር ነበር የትልልቆቹ የግሩፕ ጥል ምናምን እያሉ ይሉ ነበር እዚህ ላይ እኔ አንድ ጊዜ ሰልፍ ላይ ተጠርቼ ጊዜ ጠዋት ያው ሰልፍ ላይ ተጠርች ጠዋት ምንጊዜም ጸሎት አድርገን አይደለም እንገባው ተሰልፍ
0: አባታችን ወይ ብለን ነው አስታውሰው
1: መዝሙር ዘምረን አባታችን ወይ ተጠራው
0: ኦኬ እሱን አስታውሰው
1: ተጠራውና ይሄ ሽመልስ መላኩ እዚህ የጠራሁት ምክንያት ለምን እንደሆን ታውቃላችሁ ብሎ ተናገረ ከዛ በኋላ ይሄ ሳያድግ ያደገ ገና በ12 አመቱ ገርል ፍሬንድ ብሎ ከሊትን ስሟን አጠራም ከሊት የምትባለው ልጅ ጫካ ይዞ ሄዶ ሲስማት ወንድምዩ አይቶ ወንድምዩ መቶን የነገረን ብሎ እና ይሄ ባለጌ ተብዬ አርጩሜው እስኪያልቅ ድረስ ያው በድሮ ታውቃለህ መቼም ስርአቱ መጥፎ ስርአት ነው ዱላው እስኪያልቅ ድረስ ገረፈኝ እዚህ ልክ ሆነ
0: ይህን አስታውሳለሁ መገረፍን አስታውሳለሁ እኛ ሁሉ ገርሞን እንደ ሽመልስ መላኩ በዚህ
2: ግን እውነት ነው
0: ወይ እኔ ሳምት ተገርፏል
2: መገረፉ ማለት ሳይሆን ጫካ ወስዷል ወይ ማለት ነው
0: ትምህርት ቤቱ ዙሪያው ጫካ ነው ትምህርት ቤቱ
1: ምን
0: እንደውም ታስታውስ
1: ነው ለምን
0: ታስታውስ እንደሆነ ጫካ ዙሪያው ያዕቆብ ጫካ አለ ምን ጫካ አለ ትዝ ይለኛል
1: ጠቅላላ አዲስ አበባ በዛ እድሜ እኮ አዲስ አበባ ማለት 62-63 ራሱ ከሰሜን ማዘጋጃ ቤት መስፍን አረር እስክንሄድ ድረስ አቧራ ነበር በእኛ እድሜን የተሰራው አቧራ ነበር ቀይ አቧራ ነበር እና ጫካ ነው ከዛ እኔ ልጅቷን ይዣት ሄድኩ በምሳ ሰዓት እኮ ነው በምሳ ሰዓት ስንሄድ በኋላ የሚገርም ነገር ወንድሟ እና ሁለት ጓደኞቹ ይከተሉን ነበር
0: አልደበደቡ
1: እነሱ ተከትለው ሊነበይ ታሪኩ ልንገር ከዛ በኋላ ከተደበደብኩ በኋላ እሱ ግሩፕ ይዞ ጠብቀኝ ሰኔ 30 የሚባል ነገር አለ ትዝላ ሰኔ 30 ትምህርት የሚዘጋበት ጊዜ ነው ቆይ ብሎ በግሩፕ ሰብስበው እዛ ትምህርት ቤትን ብስክሌት በምንሄዳ ጊዜ ከብስክሌት ላይ ይጡሉኛል እጅ ይላላጣል ምን ይላል መጨረሻ እናንተ ጋር ተነጋገርንና እነዚህን ስለማንችላቸው ሰርቲፊኬታችን እንደወሰድን ሳንታይ ሾልከን ወደ ቤታችን እንተባብለን ትዝ ይል እንደሆነ በቃ ማንም ሰው ሳያገኘን ልክ የስምንተኛ ክፍል ሰርቲፊኬታችን እንደተቀበልን ጠፍተን ወደ የቤታችን ሄደን እላለሁ።
0: በአንተ ምክንያት እኮ እኔም ስንት መከራዬን አይቻለሁ። ትዝ ይልህ እንደሆነ አንተ ስታሳድድ እንዲህ አይነቱን ነገር እንትን ድረስ ሁሉ ትወስደኝ ነበር። ምንድን ነው በተለይ ካደግን በኋላ ሊሴ ትወስደኝ ነበር፣ ሊሴ ገብረ ማርያም የሀብታም ልጆች ፈረንሰኛ ተማሪዎች፣ እዛ ከፊት ለፊቱ ቡና ቤት አለ፣ እዛ ትወስደኛለ። እኔ ጦጣ ነው መሆኑ ይመጣሉ ሴቶቹ፣ አንተ አስታውሰዋለሁ። እሱ
1: የሚገርም ነገር ከጠቅላላ ከግሩፓችን እኔ ለምን እንደዚህ እንደሆንኩ ታውቃለህ?
0: አላውቅም።
1: ጎረቤቴ የፈረንሳይ አስተማሪ ነበረ ቤት ሰፈራችን፣ እና እሱ ሁልጊዜ ስለ ገርልፍሬንድ ስለ ሴቶች ያወራ ነበር፣ እና ፍሬንች ደግሞ ስለሚናገር የሊሴ አስተማሪ ነው። ፈረንሳይኛም ክፍል የገባሁት ታግሎ እናንተ ሂስትሪ ስትገቡ እኔ ፍሬንች የገባሁት የፈረንሳይ እንትን ጉጉት ነበረኝ። በዛ የተነሳ የገርልፍሬንድ የሚባለውን ነገር ከሱ ወስጄ በቃ አለድሜ በ12 ዓመት ገርልፍሬንድ የነበረኝ ሰው ነኝ።
0: አደገኛ
1: ነገሩ ነው። ልጅነት አላደ
0: ብዙ ነገር አውቃለሁ። ከዛ በኋላ የሚያደረግከውን አውቃለሁ። ሆድ ቻለው እያልን ነው እንጂ እኛን የመደብደብ ነገር ስታነሳ የመገረፍ ነገር ማረሳው በህይወቴ ኃይለኛው አደጌ ውስጣ ሰው ታስታውስ እንደሆነ ሁልጊዜ ከዘጠኝ እስከ 12 አስረኛ ክፍል ነበርን ይመስለኛል። አይ ቲንክ ዘጠነኛ ክፍል ይሁን አስረኛ ነው። ወድቄ ከተሰበርክ በኋላ ነው አስረኛ ክፍል ላይ ዘጠነኛ ክፍል ላይ ነው እጄን ወድቄ ተሰብሬ የተቆረጥኩት። አስረኛ ክፍል ላይ አዎ፣ ሰልፍ ላይ እኛ ትንንሾች ነን እና ትልልቆቹ ሆምወርክ ስሩ ሂሳብ ይሉናል። ሮብ ሮብ የማትስ ፔሪየድ ነበር አስረኛ ክፍል እና አህመድ ቁጭ ብለህ ማትስ ስራ ተባልኩኝ። እነዚህ ጎረምሶቹ ያለበዛ ይደበድቡናል። ቁጭ ብዬ በሰልፍ ሰዓት ማትስ ስሰራ ለልጆቹ ሆምወርክ ስሰራ ኃይለ ጊዮርጊስ ሲያይ የእኛ ሰልፍ የለም ቀንሷል፣ የታሉ እነዚህ ሲል እና አህመድ ክፍል ቁጭ ብለው ለትልልቆቹ ሆምወርክ እየሰሩ ነው ተባለ። ይሄ ክፍል እንዳለ ይቆይ ተባለ። ቆየን፣ አህመድን አምጡ ተባለ። ሌሎቹ መጣን። እኔ አይመታኝም ብያለሁ፣ አንድ እጄን ተቆርጫለሁ በዚያን ጊዜ እግር ኳስ ወድቄ ተሰብሬ። አይመታኝም ብዬ ከተሰለፍን በኋላ ፊት ለፊት ቆምኩኝ። ሁለት ጊዜ የሰነዘረው እጄን ቆረጠው፣ ደም በደም ሆንኩኝ። እሱ አይረሳኝም። ከዛ ተናድጄ አይኑ እያየ ቤት ማነው ክፍሌ የገባውና ቦርሳዬን ይዤ አይኑ እያየ በዋናው በኩል ቀጥ ብዬ ወደ ቤት ሄድኩኝ። ደንግጦ ዝም አለ። ምን እንዳደረገኝ ታውቃለህ? ከዛ በኋላ ሚስቱን አግብቶ ነበር አንድ ነርስ፣ ታስታውስ እንደሆነ እሷን ለማመላለስ ጠዋትና ጠዋት ጠዋት ወደ ስራዋ ሲወስዳት እኛ ከቤት ከልጆች ጋር በመንገድ ስንሄድ ሲያየኝ ሁልጊዜ መኪናውን ያቆምና አህመድ ላድረስ ይል ነበር። በፍጹም እለው ነበር፣ አንድ ቀን የማያደርሰኝም አታደርሰኝም ብየው ነበር። መጨረሻ ላይ የሚያሳዝነው የት እንዳገኘው ታውቃለህ? አምባሳደር ሆኖ ፈረንሳይ ተሾመ። እኔ ዩጎዝላቭ ስኮላርሺፕ ተልኬ እዛ ማር ነበርና ሮም ለረፍት ሄጄ እሱም ለረፍት ሮም ለረፍት መጥቶ ተገናኘንና አስታውሶ ይቅርታ ጠይቆ $100 ሰጠኝ። አረሳውም። እሱ ኃይለኛው
1: ኃይለኛ ሰው ኃይለኛ ሰው ስትሪክት ዳይሬክተር ነበር።
0: እሱ እኮ ሲራመድ ትዝ ይልሃል የጂኦግራፊ ሜጀር ነበር ሰውየው።
1: ሚሊተሪ ነው፣ እንደ ሚሊተሪ ነው።
0: ክፍል ውስጥ ሲራመድ ታስታውሳለህ? አንድ እርምጃ ሲራመድ እኮ ሁላችንም ሽንታችን ነበር የሚመጣው። እኔ ትዝ ይለኛል፣ በጣም ኃይል የምንፈራው ነበር። ኤኒዌይ የልጅነት ታሪካችን ነው። ሺሜ ምን አዲስ ነገር አለ? ምን የምታስታውሳቸው አሉ? እኔ ስማቸውን አላውቅም። መስፍንም ብቻ ነው የማስታውሰው።
1: ብዙ አንተ እንዴት ትረሳቸዋለ? መስፍን ጓደኛችን ነው።
0: አዎ።
1: ሌላው እነ ጌታቸው አልቄ የሚባል አለ።
0: ጌታቸው የእኛ ጓደኛ የሞተው አለ አይደለም? ራሱን ገደለን የተባለው ኤርፎርስ ገብቶ ኤርላይንስ ነው ኤርፎርስ።
1: እሱ ጌታቸው ጓደኛችን ነው።
0: እሱ የቅርብ ጓደኛችን
1: ገብቶ አብረን የምናጠናው የነበረው አይደል?
0: በፍቅር ምክንያት ነው የሞተው ነው የሚሉት።
1: በፍቅር ምክንያት
0: ያሳዝናል። የትምህርት ነገር ስታነሳ ሌላው ትዝ የሚለኝ አስረኛ ክፍል ትዝ ይለኝ እንደሆነ አስተማሪያችን አንድ ጀስት የሚባል የሂሳብ አስተማሪ ነበር። ማን ነው ስሙ?
1: ዘውዴ።
0: እኔ ጀስት ነበር የምለውና እሱ ብሬን ነበር የሚለኝ። ለምን እንደሆነ አላውቅም። ብሬን ነበር የሚለኝ፣ በስሜ አይጠራኝም። ክላስ ውስጥ አስረኛ ክፍል ሆኜ ትዝ የሚለኝ ክላሱን ብላክቦርዱን ሁለት ከፍሎ የተወሰነውን ልጆች የ11ኛ ክፍል ነበር የሚያስተምረን እሱን አጥኑ ነበር የሚለን
1: አድቫንስድ
0: ተማሩ ነበር የሚለን በነገራችን ላይ እኮ እኛም እናረግ ነበር ዛ ቪሌጅ የሚባለው ከሜዳው ጀርባ ያለው የቪሌጅ የሚባሉት ክፍሎች አሉ አይደል እዛ የገባን ከሳከሳት እናጠና ነበር ማለት የልጅነት ታሪክ ነው ሌላው የልጅነት ታሪክ ትዝ የሚለኝ የማይረሳኝ መድኃኒዓለም ቤት ሜዳው ትልቅ ነው አይደለም መስከረም ላይ ሳሩ ሰማይ ነው የሚደርሰው እኛ ትልልቆች ነን 9ኛ ክፍል 10ኛ ክፍል ደርሰናል ግን ስቲል ልጅነታችን አለቀቀንም ድብብቆሽ እንጫወት ነበር መስከረም ላይ ትዝ ይላል
1: ልጅሽ ነበር
0: ድብብቆሽ እንጫወት ትዝ ይላል
1: አው ለ በጣም በዛ ጊዜ እኮ በአምስት አመት በአራት አመት የሚጀምር ሰው አለ ትምህርት ቤት አንዳንዱ ደግሞ ከባለ ሀገር መጥቶ በ12 አመቱም አንደኛ ክፍል እንደአሁኑ ዘመን ሁሉም ሰው በአምስት አመት ትምህርት አይጀምርም
0: እኛም በኩርኩም እየቆረቆሩ
1: በጣም ትልቆች
0: በኩር ትዝ የሚለኝ እዛ ሳር ላይ ማረሰው ሁሉ ጊዜ ድብብቆይ ስንጫወት መስከረም ትምህርት ቤት ተከፍቶ እኛ ድብብቆይ ስንጫወት ሳር ውስጥ አንዱ አንዷን ሲስማየን አገር ተበላሽ ከዛ ወይኔ ማለት ጀመርን ኮን ምን ወንክ አረ ወይኔ ምን ወንክ ሳማት እኮ ያለን ስንጮት እዚህ ለኛል የልጅ ነገር ይሄም የሚያሳ እንት ነው ነው ለኛ ብርቅ ሆኖ
1: ኦፍኮርስ ብርቅ ነው
0: መሳቂ
1: ዲሲፕሊኑ ለሆነ
0: እንትኑን እስታስተዋሰዋለን ንጥሬ የተባልንበትን ምክንያት በደንብ ታስተዋሰዋለን 9ኛ ክፍል
1: ጭሮች ነበርና ለምን ለማደግ ትልቅ ለመውስ ለምን ፈለግስ ቦክስ እናረግ ንጥር ነበር
0: ለምን እንደሆነ ታጋለ እንደዛ ያደረግነው ትዝ ይልሃል ከሃንጋሪ የስፖርት አስተማሪ መጣልን እና ስፖርት እንማር ነበር ትዝ ይል እንደሆነ እና ስፖርት አስተማሪው እኔ እናንተን አየንና አይ ቁመታችሁ እንዲያድግ ከፈለጋችሁ ንጥር ያላችሁ በጣታችሁ ሂዱ አለ ያን ጊዜ ደግሞ እኔ እናንተ ዳንስና ዘፈን ነው የምንወደው እየዘፈንን ትምህርት ቤት ውስጥ ንጥር ያለን ስንሄድ ሰው ሁሉ ንጥሪዎች መጡ ማለት ጀምሮ ነበር ግን አላደግንም
1: አንተ ጋር ማልፎ የነበረኩ ትዝላል ፖሊስ ክበብ ደርሼ ነው ወደ ቤት የምሄደው በሌላ መንገድ መሄድ ሲገባኝ ሁልጊዜ አብረን ነበር የምንሄደው ግን አንድ ነገር ላስታውስህ በጣም ኢንትረስቲንግ ጋሪዮሽ የሚባለው ሳምቡሳ ቤት ታውቃለህ
0: ጋሪዮሽ አንተ መጽሐፍ ተጽፎበታል እኮ አውስትራሊያ የሚኖር አንድ ፕሮፌሰር ጽፏል ስለ ጋሪዮሽ ይሄን ታውቃለህ ታሪክ አለው
1: በጣም የሚገርም ነገር ሰው ፓስቴም ሆነ ሳሙሳ ገዝቶ ይበላል አይደል ግን እኛ ለሊት ሄደን አባባ ጋሪዮሽ ገና ሲጠብሱ እዛው ገብተን ለምን
0: አስጠብሰ
1: ስለሚጀመር እኛ ሰበጧት አንድ ሰዓት ገብተን ገና ሳሙሳው ሳይወጣ እዛው ላይ ያለ ሄደኔ ብለን ከፍለን ያቃጠለን እንዴት እንደምን ብለው እንኳን አላውቅም
0: እንግዲያው ልንገርህ ትዝ ይለኛል ጋሪዮሽ ተስፋዬ ዘለለው የሚባል ግንብ ነበር በየጊዜው የሚፈርስ ተስፋዬ ዘለለው በዛ ነው ተማሪው ፎርፌ የሰጠ ጋሪዮሽ የሚሄደው ጋሪዮሽ ከጎኑ ከግንቡ ስር ነበር በጀርባው ትዝ ይል እንደሆነ መጨረሻ ላይ ሁለት ኩችና ነው የሚባለው ሁለት ማድቤት ተሰራ አንድ ለወንዶች አንድ ለሴቶች ሴቶቹን ወንዶች እየገፉ ስላስቸገሩ ያን ጊዜ ምን ነበር የምናደርገው ተሰልፈን ገና ሊጡ የሳምቡሳው ሊጥ ሲሰራ ነበር ይሄኔ እያለ ነው የምናደርገው አይረሳኝም
1: አይረሳኝም ኢንጆይም ሳናረገው እጃችን ላይ ያቃጠለን ኢንጆይ ሳናረገው ነው ምን በላው የሚገርም ነገር ይሄን ያህል ለምን ክላስ ጨርሰን ስኔት አይኖርም ምንም ነገር
0: ያሁሉ አለፈ ደስ የሚል ታሪክ ነው የልጅነት ታሪካችን ግን ይሁን እስቲ ማስታወሱ ራሱ አንድ ተስፋ ነው በነገራችን ላይ ሽሜ ዩኒቨርሲቲ እኔ አዲስ አበባ ዩኒቨርሲቲ አልገባሁም ወዲያው ማትሪኩን አልፌ በስኮላርሺፕ ተላኩኝ ውጪ ነው እንትን ያለ የጨረስኩት ሁሉን ነገር አንተ ግን አዲስ አበባ ዩኒቨርሲቲ ገብተህ ምን ፊዚክስ ነው መሰለኝ ፊዚክስ ሜጀር ነበር
1: መጀመሪያ የተማርኩት ሳይንስ ላቦራቶሪ ቴክኖሎጂ ተምሬ
0: ኦኬ
1: ከዛ ራሱን ስጨርስ ፊዚክስ ዲፓርትመንት ተመድቤ በአሲስታንትነት ላቦራቶሪ ያው ሰከንድ ይር ፊዚክስ ተማሪዎቹ እዛ የረዳው ስሰራ እንደገና ደግሞ እዛው ስፔሻል ስቱደንት ሆኜ ለምን ያው ስታፍ ስለሆንኩ ፊዚክስ እና ኬሚስትሪ እየተማርኩ ያለው በዛ 6 አመት 7 አመት ከሰራው በኋላ ወደ ብሪትን ወደ ለንደን ስኮላርሺፕ በብሪቲሽ ካውንስል ሰጠኝ። ኤሌክትሮኒክስ ለመማር ነው የመጣሁት። እንደዛ ነው። ያኔ እናንተ በስኮላርሺፕ ስትሄዱ እኔ አልሄድኩም፣ አንደኛ ዘመቻም አልጨረስኩም ነበር። እንደዛ አይነት ነገር ነበር። ያው እና ከዛ በቃ እዚሁ መጣሁ ቀረሁ። 1987
0: የህይወት እንትን ነው። በነገራችን ላይ እስቲ እንግዲህ ለማጠቃለል ያህል ሽሜ፣ በነገራችን ላይ እዚህ አንድ የሚያውቅህ ሰው አለ። እሱን ነበር ብዙ ጊዜ የምጠይቀው አንተ እኔን በእንትን ከማግኘት በፊት ምንድን ባለው በሶሻል ሚዲያ ከመገናኘታችን በፊት ቤዛ የሚባል አንተን ቤተሰቦችን ሁሉ የሚያውቃለ። አዲስ አመትን እንዴት ነበር የምታከብረው ኢትዮጵያ? አሁን እሱ ማን ነው ለንደን እንዴት ነው የምታከብረው? ትዝታ ምንድን ነው? የእነዚህን የፈረንሳይ የሊሴ ገብረ ማርያም ልጆችን ታሪክ የሴቶቹን ምናምን ተወውና እንዴት ነበር የምታከብረው?
2: ሊሴ ገብረ ማርያም
1: የልጅነቱን ነው ወይስ ሀይ ስኩል እያለን የትኛውን? ከልጅነት ከሆነ
0: ሁለቱንም።
1: አዎ የልጅነት ከሆነ እንደ ማንኛውም ልጅ አበባ እንሰጣለን።
0: ኦኬ።
1: ኢቨን አስረኛ 12 ያክል እስክደርስ ድረስ እኔ ወደ 5 አክስቶችና 3 አጎቶች ስላሉኝ ለ8ቱ አትሊስት ግዳጅ ነው መስጠት።
0: ኦኬ።
1: በዛ ጊዜ 50 ሳንቲምም አንድ ብርም ማግኘት ታቃለ። ያኔ ለሲማ ቤት ለመግባት በጣም
0: በሺሊንግ እኮ ነበር 3 ፊልም የምናየው ድሮ፣ ሲኒማ ድዋ፣ ሲኒማ ኢትዮጵያ፣ ፓስቴ ገዝተን፣ ጫት ገዝተን፣ ምን እዛው እኮ ነው፣ ሲጋራ ተደብቀ እዛው ገዝ አጭሰ 3 ፊልም ጥምብራ ዞሮ ነበር የምትወጣው ማታ ስትወጣ።
1: አንድ ብር ማለት 50 ሳንቲም ለሲኒማ፣ 50 ሳንቲሙ ለበራድ ለፓስቴ በጣም ብዙ ገንዘብ ነው። ስለዚህ ያቺን ከ8 ሰው ያገኛትን ገንዘብ በቃ ለአንድ ሳምንት ለ ሳምንት በቃ
0: ተዘነጠበታል።
1: ምንም የለም። ያን አበባ እንሰጣለን። ሴቶቹ ናቸው አበባዮሽ የሚሉት። ከዛ እንግዲህ ምንድነው በጣም የተቀራረበ ቤተሰብ ስላለን ሰሜን ማዘጋጃ አካባቢ ነው ሁሉ የሚኖሩት። አንዱ ቤት እየተሄደ ይበላል። ከዛ በተረፈ እንግዲህ በዛች ገንዘብ ጓደኞች ጋር ተጠራርተህ ሲኒማ አድዋ እና ሲኒማ ኢትዮጵያ ሲኒማ አምፔር መሄድ ነው። ይሄ ነበር ላይፍ ውልና
0: ትክክል።
1: በጣም አሜዚንግ ላይፍ ነው የሚለው። ለፒያሳም ቅርብ ነን። አየህ ዋኪንግ ዲስታንስ ነው አይደል?
0: እንዴ በሚገባ እንዴ ትዝ ይለኛል። ከትምህርት ቤት ወጥተን ትዝ ይለኝ ነበረ። ፒያሳን መጣና ደጎል አደባባይ በታች በኩል እስከ ራስ መኮንን ድልድይ ወቅ ታደርጋለህ። ከግራ ከቀኝ እየተያየ ሴቱም ወንዱም እየተያየ እየነጠራችሁ፣ እኛ ነጥሬዎች ነን። ከዛ ተመልሰን በላይኛው በኩል ደግሞ እንዲሁ እየነጠርክ ትሄዳለህ። ሶ ፋኒ አሁን ሳስበው
1: ያሳቀርብ ነው
0: በጣም ነው እንትን። ያ ጊዜ አለፈ። ለማንኛውም እዚህስ እንዴት ነው የምታከብረው? ቤተሰቦች ጋር ነው ወይስ
1: ትንሽ ሚክስ ድብልቅ ነው? እንዴት ነው? ብዙ ኢትዮጵያዊ የኒው ዕለት ዜት ታያለ፣ ነጭ ለብሶ በየቦታው በየቤተ ክርስቲያኑ የሚያከብሩ ሰዎች አሉ። እኛ ደግሞ ቀድመን የመጣ ነው ሰዎች ማንም ይሄን ነገር ስላላሳየን ወደ ኋላ የመጡት ሰዎች ናቸው ይህንን የሚያደርጉት። ቀድመን የመጣ ነው ሰዎች ብዙ ማበሻ ስላልነበር የኢትዮጵያን ኒው ይር ምናምን አናከብርም። ዩብሊብስ በጣም የሚያሳዝነው ነገር ለልጆቻችንም አማርኛ አላስተማር ናቸው። ስንመጣ ብዙ ኢትዮጵያውያን የሉም ነበር እዚህ ሀገር። እንግዲህ እኔ ኦልሞስት 40 ይርስ ነው እና ብዙ ሰው ስለሌለ ያ ባህል የለም ነበር። ከዛ በኋላ ግን አፍተር 10-15 ይርስ ምን ይሆናል መሰለህ፣ የአበሻው ኮሚኒቲ በጣም ሰፊ ነው። የአበሻው ሬስቶራንት ብዙ ነው ያለው። ይሄ አመት በዓል መክበሩ በደንብ የእንግሊዝ ሕዝብ ያውቀዋል። ጠቅላላ ኢትዮጵያውያን እነዚህ ነጭ ለብሰው በሚሄዱበት ጊዜ ዛሬ ኢትዮጵያ እንዲህ ነው፣ ኢትዮጵያ ገና ነው
0: ይባላል
1: ያሉ እና እኔ ግን አክብሬ አላውቅም። ያው
0: አሁን አክብር
1: ደውዬ እናቴ ምናምን ሰላም ነው ብለው በቃ
0: ሽሜ፣ አሁን አክብር፣ ከልጆች ጋር ከቤተሰብ ጋር አክብር አዲስ አመትን። ኦኬ ፕሊስ ዱሶ፣
1: የግድ ነው
0: ዱሶ።
1: አሁንማ እየተለመደ ነው።
0: ኦኬ። በተረፈ ምን መልእክት አለስ አዲስ ዓመትን በተመለከተ?
1: አዲስ ዓመት በተመለከተ ምን መሰለህ፣
0: ሰላም
1: በጣም ሁሉ ሰላም። ይኸውልህ ትልቁ ነገር ሰላም ነው። ምንም ሆነ ሁሉ ዞሮ ከማንም ሰው ጋር ስንገናኝ ስለ ሀገር ነው። ለምን መጨረሻው መጨረሻችን ለሀገራችን ነው አይደል?
0: አትከታ
1: እግዚአብሔር ኢትዮጵያን ሰላም ቢያረግልን እና እኛም በእድሜ ገፋ ነው ወደ ፔንሽን ላይ ያለ ነው ሀገራችን ገብተን በሰላም ብንኖር ኢትዮጵያን እግዚአብሔር መቼም አዶን ነው ቢታረቃት ብዬ ትልቅ ምኞት አለኝ።
0: ኦኬ
1: እስከዛው ድረስ ግን ሁላችንም ሰላም ያርግልን። መልካም አመት ባለው
0: ሺሜል አንተም ለቤተሰብም መልካም አዲስ አመት እመኛለሁ። እንግዲህ ያላወቅኩት ነገር አሳውቀኛል። ምንድነው እሱ አራዊቶች ሁሉ መተው ሲከቡኝ ብለዘፍናል
1: ብኛ አይተራውን አሁን ዩቲዩብ ላይ ጊዜ ስታገኝ ደም ማዘፈን አለብህ በዚህ በፕሮግራማችሁ ላይ
0: አንድ ቀን አሰማዋለሁ።
1: በጣም ዘ ቤስት ዘፈን ነው አራዊቶች ሁሉ ሲከቡኝ የሚለው ዘፈን። ዋው
0: ሰው ግን አልሸሸም። እኔ ስዘፍን ሰው አልሸሸም ደንግጦ በዚህ ድምጽ ተደ
1: ኖ አንተ እኮ ኳስን ጎበዝ ነህ ብዙ ሰው የሚቀናብሰው ና አይስወርት እኔ ራሴ የመንፈስ ቅናት አለ ሁሉ ነገር ላይ። አንድ ነገር ልንገር ከመሄደ በፊት የእንግሊዝኛ ውድድር በተማሪዎች ሃይስኩል ነበር ትዚላል
0: አይነው አቃሉ
1: መድኃኒዓለም ተፈሪ መኮንን ኢቨን ሳንፎርድ እንግሊሽ ስኩል ሁሉ ተወዳድሮ
0: እኛንን ያሸነፍ ነው አይነው
1: መድኃኒዓለም ትምህርት ቤት ነው ያለፈው። ካን ኢማጂን አሜሪካን ስኩል እና እንግሊሽ ስኩል ኔቲቭ ሲወለዱ ጀምሮ በእንግሊዝኛ ቋንቋ የሚማሩ ልጆች የመድኃኒዓለም ተማሪ አንተና አንድ አደሬ ልጅ ነው ስሙን ረሳሁት።
0: እንትኑንም ማስታውሰዋለሁ ሺሜ የተከራከርንበትንም ማስታውሳለሁ። እኔ ወስተር
1: ካርስ
0: አዎ አስታውሰዋለሁ። ዲ አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ሳይንስ ኤንድ ቴክኖሎጂ የሚል ነው። የሳይንስ እና የቴክኖሎጂ ጥቅሙና ጉዳቱ ነው። እኔ ወሰርኩት ዲ ምንድን ነው ዲስትራክሽን ኢዝ ፋስተር ዳን ኮንስትራክሽን ከሚል ተነስቼ ነው። ማለት ማጥፋት ከመገንባት ይፈጥናል። በአንድ ቦምብ በአንድ ኒውክለር ቦምብ አገርን ታጠፋለ፣ ግን ለመገንባት ብዙ አመት ይፈጃል ብዬ ነበር እንትን የተከራከርኩት። ኤኒዌይ የስ መድኃኒዓለም ትምህርት ቤት በእንግሊዝኛ አሸንፏል። በነገራችን ላይ በአማርኛም አሸንፈን በአማርኛ ማን ነበረች አለም ፀሐይ ወዳጆ አዎ በቴሌቪዥን ውድድር ላይ ነው እኮ ይሄ ሁሉ የተደረገው አዲስ አበባ
1: ተደረገው።
0: ሺሜ እንሰማማለን። መልካም አዲስ አመት ይሁንልህ ካንተ ላንተም ለቤተሰቦችም። ዘፈኑን ግን አራዊቶች ሁሉ ያልከውን ገብቻ አዳምጨዋለሁ። ግን አቀዋለሁ ባይ ዘ ወይ በእውነት አቀዋለሁ።
1: በጣም ኢንትረስቲንግ በጣም ደስ የሚል ነው።
0: ቴንክ ዩ እኔ ጌታ ቴንክ ዩ አይል ሲ ዩ ዋን ዴይ አንድ ቀን እንገናኛለን። ፊዚካሊ ኦ
1: እንገናኛ ዴፊኒትሊ
0: ኦል ራይት
1: ሲ ዩ ኦል ራይት
0: ቺርስ ባይ
1: ባይ ባይ ባይ

0: አሁን ግን ይሄን ያልከሰማን ይበቃናል።
1: አሁን ያሰማችሁ ቴክኒሽያኑ የጥላውን ገሰሰን አራዊቶች ሁሉ ወደው ቢከቡኝ የሚለው ነው። እንግዲህ ሽመልስ ጓደኛ የልጅነት ጓደኛ ይዘፍናል ነው የሚለኝ። አላስተውስም ፈጣሪ ምስክሬ ነው ምንም አላስተውስም። ግን አንድ ነገር ማምነው ምንድነው አውሮፓ ውስጥም ተማሪ ሆኜ በዩኒቨርሲቲ ጎዝላፍ ተማሪ ሆኜ በየአመቱ የአውሮፓ ተማሪዎች አመታዊ ስብሰባ ነበር። በየአመቱ ከሁሉም የአውሮፓ ሀገሮች የመጡት በሰመር እዛ ላይ ቀንቀን ፖለቲካው ምኑ ሲያናፋዩልና ማታ ማታ ጭፈራ ነው ሰማይ ደመሰለ ምናምን እና እኔ ነበርኩ አንዱ ዘፋኝ። ግን በብዛት የምዘፍነው ማህሙድ አህሙድና ሙልቀን መለሰን ነበር። እንደውም ሙልቀን መለሰን እንደምወድ የሱን ዘፈን እንደምወድ የሚያቅ ኪሩቤል የመስከረም ባለቤት 5 ነው 10 ካሴት ቀርቶ የሙልቀን መለሰን ሰጥቶኛል ስጦታ።
0: ምን ይመስላል ኔክስት ዊክ
1: ምንድን አለቀ አከተመ ባብሽ ዳቦ በቃ ፊኒቶ ላ ሙዚቃ ፊኒቶ ላ ዳንስ። እንግዲህ አድማጮቻችን የመጨረሻው አዲስ አመታችን ይህንን ይመስል ነበር። እስቲ ማስታወቂያችንን እናሰማችሁና የአዲስ አመትን ማለት ነው ፕሮግራማችንን እዚህ ያለነው እናጠቃልላለን። ማስታወቂያው ነው አበባ

0: እንኳን ለ2019 አዲስ አመት በሰላም አደረሳችሁ። አዲስ አመት በመጣ ቁጥር ልባችን ወደ ሀገር ቤት ይጓዛል። የባል ድምቀቱ አውድና ድባቡ ትዝ ይለናል። የዘመድ አዝማድ እንኳን አደረሳችሁ መባባል፣ የጎረቤትና የወዳጅ መሰባሰብ፣ የምግቡና የመጠጡ ስርዓት ፊታችን መጥቶ ድቅን ይላል። የአበባዮሽ ዜማው ግርግሩና ውካታው ይታወሰናል። እነሆ የኢትዮጵያ ድምፅ ሬዲዮ ይህን ትዝታ በቅርቡ እንዲያገኙት በየአመቱ ዝግጅት ያደርጋል። አሁንም እንደ ሁልጊዜው የአገር ቤት ወግና ባህሉን በጠበቀ ሁኔታ ዝግጅቱን ለማቅረብ በሴፕቴምበር 12 2026 ዓ.ም ቀጠሮ ይዟል። የእርሶ ተግባር መጥተው በበዓሉ ላይ መታደም ብቻ ነው። በዕለቱ በበዓል እንግዳ እንደሚጠራ ሁሉ የስዊድን ከፍተኛ ባለሥልጣናት የክብር እንግዶቻችን ሆነው ይገኛሉ። ልጆች በባህላዊ አልባሳት ደምቀው ልዩ ትርኢት ያቀርባሉ። ትዝታ ባንድ ድምፃውያን መሐሌትና ፍቅርን ይዞ የተለያዩ ባህላዊና ዘመናዊ ሙዚቃዎችን ይጫወትልናል። ቀን ሴፕቴምበር 12 2026 ዓ.ም ሰዓት ከ13 ሰዓት ጀምሮ፣ ቦታ ሮትማን ቬገን 10 ሰብ ኢትዮጵያ አልቢ። የመግቢያ ዋጋ ባህላዊ ምግብና መጠጥን ጨምሮ 350 ክሮነር ብቻ፣ ለታዳጊዎች 150 ክሮነር። ይምጡና የሁላችንም የሆነውን አዲስ ዓመት ሰብሰብ ብለን በጋራ ደምቀን እናክብረው። የኢትዮጵያ ድምፅ ሬዲዮ በስዊድን
1: አድማጮቻችን እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበር። እንግዲህ ያው ከዚህ በኋላ ምን እንገናኘው ለአዲስ አመት ነው ምን

0: ለምሳሌ ግሪጎሪያኖች የግሪጎሪያን ካሌንደር የሚጠቀሙት ጃንዋሪ ላይ ነው። ጃንዋሪ በረዶ ብርድ ምናምን እኛ ጋር ከአዲስ አበባ ሲመጣ ዝናቡ ብርዱ ወንዙ ምናምን ምናምን ጎርፉ ይጠፋና ፀሐይ ትወጣለች አበቦች ያብባሉ ያንን ነው የምናከብረው። እንደውም ቅር የሚለኝ እስካሁን በራሴ ማዝ ነው ፕሮፌሰር ሩቤንሶን ስለ አዲስ አመት ሲናገሩ ካሌንደር ሲያስረዱ በጣም ሳይንቲፊክ በሆነ መንገድ ትክክለኛው የኢትዮጵያኖች አቆጣጠር ነው ከአየር ሁኔታ ከጽዋት እድገት ከምኑ ጋር አያይዘው ትክክለኛው እሱ ነው መሆን የነበረበት ድሮ የጋራ ነበረን ነው ሁሉም የዩሊያን ካሌንደር ነበር የሚጠቀመው እኛ የራሳችንን ይዘን ቆየን እነሱ ይሄ ፖፕ ግሬጎሪ የሚሉት ሲቀይር አብረው ተቀየሩ እና የተለየ ነው የኛ አዲስ አመት ለዚህ ነው መኩራት ያለብን በራሳችን ምን ኮራ ህዝቦች መሆን አለብን እኔ ማዝኑ ማአት የሚያኮራ ነገር ያለው ህዝብ ቢኖር ኢትዮጵያዊ ነው አንዱ ሌሎችም ሊኖር ይችላል ግን ያ ህዝብ ምን እንደነካና አላቅም በራሳችን እናፍራለን የአፍሪካ እኮ
1: አይ አሁን በነገር ላይ ተገላቢጦሽ ሆናል ጥሩ ሰው በራሱ በተለይ ደግሞ ተተኪው ትውልድ የምትለው በራሱ መኩራት ጀምሯል በለባበስ በአመጋገብ የኢትዮጵያ ባህል በጣም እንትን እያለ
0: አሪፍ
1: እንግዲህ ከነዚህ አንዱ የአዲስ አመት ፕሮግራም ነው እዛ ላይ ሁላችንም እንገናኝ ሴፕቴምበር 12 ኢትዮጵያ ከ13 ሰዓት ጀምሮ እንገናኝ
0: መልካም አዲስ አመት ከወዲሁ እንላችኋለን የምንገናኘው እንግዲህ በ2019 ነው አይደለም
2: በ2019 የሚቀጥለው ሳምንት ግን ያው እንደተለመደው ፕሮግራም የለንም
0: ሁለታ የለንም
2: የዛሬው ለሳምንት ነው
0: አዎ የዛሬው ለሳምንት ይኖረናል እስከዛው ሰላም ጤና ለእናንተ ይሁንላችሁ
2: መልካም አዲስ አመት መልካም